0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨው ዝግጅት እነሆ ጀመረ።
2: የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ እንዴት ናችሁ? ጨለማ አልፎ ብርሃነ ቀን ሆነና ጥሩ ቀን ይሁንልን። እንግዲህ አርብ ወደ ቅዳሜ ሰንበት መሸጋገሪያ ድልድይ ላይ ነው። መልካም ጥሩ ቅዳሜ ሰንበት ይሁንልን። እለቱ እንደ ዕብራውያን ዘመን አቆጣጠር ሃዮም ዮም ሺሺ ካፍ በሲቫን ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 3-5 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጠር አረብ ግንቦት 28 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አላ ናይዳኖቭ ስትሆን የስቴዲዮ ተረኛ አስተናጋጁ ኢሻያሁ ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ እንዲሁም ወቅታዊ ዘገባም አለን። ቆይታችሁ እኛ ጋር ይሁን። አሁን ዜና እናሰማለን። በቅድሚያም አርዕስተ ዜና፣ ሌሊቱን በአስርት የሚቆጠሩ ሐሪድ ወጣቶች በጎዳና ቁጥር አንድ በሻራጋይ አካባቢ አውራ ጎዳናን ዘጉም። ከህዝብ ላይ የሚካ

አዶ ግምገማ ጥናት ሊኩድ ፓርቲና በያሃድ የተሰኘው ፓርቲ በክነሴት መቀመጫ ለመያዝ በተቀራረበ ሁኔታ ሊኩድ 24 ወንበር በያሃድ 23 ወንበር ይይዛል የሚል ትንቢያ አለ። ትናንት ከቀትር በኋላ በደቡብ ሊባኖስ ከሊታኒ ወንዝ በስተሰሜን አሸባሪ በተኮሰው ጸረ ታንክ ሮኬት የሻምበል ኢታን ሽሙኤል ላምበር የህይወት መስዋዕትነት ከፈለ። በአረብ ማህበረሰብ ውስጥ ያለው የግድያ ወንጀል በመቀጠል ሌሊቱን በአንድ ሰዓት ተኩል ውስጥ 3 ሰዎች ተገደሉ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገውን ውጊያ በጀመረበት ወቅት የበለጸገውን ዩራኒየም ለማውጣት ልዩ ኃይሎች ልዩ ኮማንዶ ምድር ጦር ሰራዊት ለመላክ አስበው እንደነበረ ተገለጸ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ትናንትና ከቀትር በኋላ በደቡብ ሊባኖስ ከሊታኒ ወንዝ በሰሜን አሸባሪ በተኮሰው ጸረ ታንክ ሮኬት ሻምበል ኢታን ሽሙኤል ላምበር የህይወት መስዋዕትነት ከፈለ። ታንኩም ተጎድቷል። የአንድ ዓመቱም ሻለቃ ኢታን የመከላከያ ኃይል 75ኛው ታንከኛ ክፍለ ተዋጊ ነበረ። ነፍስ ይማር። ሌሊቱን በአስርት የሚቆጠሩ ሀሬዲም ወጣቶች በጎዳና ቁጥር 1 በሻርሃጋይ አካባቢ አውራ ጎዳናውን ዘጉም። ለውትድርና አገልግሎት አላገለግልም በሚል አመፅም አንድ ሀሬዲ ወጣት በፖሊስ መታሰሩን በመቃወም መንገዱን በሁለቱም አቅጣጫዎቹም ተላቢብና ኢየሩሳሌም የሚያገናኘው ቁጥር 1 ለተወሰኑ ሰዓታት ዘግተውት ከቆዩ በኋላ ፖሊስ ሁከት ፈጣሪዎቹን በድምፅና በጭስ ቦምብ በትኗቸዋል። ቃል አቀባያችን ሀይም እንደገለጸው ፖሊስ ወደ ስፍራው ከመድረሱ በፊት ወጣቶች ሀሬዲም በተቆጡ መኪና ሹፌሮችን በማባስ እያስቆጧቸው በመንገድ ላይ ሆነው ክብ እየሰሩ ሲዘፍኑ ሲጨፍሩ ተስተውለዋል። በአረብ ማህበረሰብ ውስጥ ያለው የግድያ ወንጀል በመቀጠል ሌሊቱን በአንድ ሰዓት ተኩል ውስጥ 3 ሰዎች ተገደሉ። በጋሊል በሚገኘው ታምራ ከተማ እድሜው በ40ዎቹ ውስጥ የሚገኝ አንድ ወንድ በጥይት ተኩስ ህይወቱን አልፏል። ከዛ ቀደም ብሎ ደግሞ በነጸሬት ከተማ አቅራቢያ በምትገኘው ያፋ አናስራሪያ እድሜያቸው 25 ገደማ የሚሆኑ 2 ወጣቶች በጥይት ተኩስ ህይወታቸውን አጥተዋል። ቃል አቀባያችን ሚካኤል ቫሰርማን እንደገለጸችው ፖሊስ በአካባቢ ፍተሻ ረባሾች ወይም ተጠርጣሪዎችን ለመያዝ ፍተሻ ጀምሯል። ከራማላ ከተማ በስተሰሜን በምትገኘው ቤቲን መንደር አቅራቢያ በእስራኤል ተሽከርካሪዎች መኪናዎች ላይ የጠርሙስ ቦምብ ሲወረውር የነበረ አንድ ፍልስጤማዊ የእስራኤል መከላከያ ኃይል በተኮሰው ጥይት ተገደለ። 636ኛው ልዩ ክፍለ ጦር ተዋጊዎች አሸባሪዎቹ ቡድን በድርጊቱ ላይ እያሉ የተመለከቱ ሲሆን ወደ እነሱም ተኩስ ከፍተዋል። ከተኳሾቹ መካከል አንዱ ሽብር ፈጣሪ ሲገደል የቀሩት ደግሞ አምልጧል። የእስራኤል መከላከያ ኃይል አሸባሪዎችን ለመያዝ እየተከታተለ ነው። ትናንት ምሽት የተሰራጨው ካንት ዜና የህዝብ አስተያየት ግምገማ ጥናት እንደሚያሳየው ከሆነ ሊኩድ ፓርቲ 3 መቀመጫዎችን በማጣት ወደ 24 የፓርላማ መቀመጫዎች ወይም ማንዳት ወርዷል። በናፍታሊ ቤኔት የሚመራው በያሃድ የፓርቲ በ23ኛ መቀመጫዎችን በቅርብ ርቀት ይከታተላል። በጋዲ አይዘንኩት የሚመራው የአሻር ፓርቲ ደግሞ ወደ 17 መቀመጫዎችን ያገኛል የሚል ትንቢያ አለ።
በጥምርት ተበጥምር የተለያዩ ፓርቲዎች ባንድ ላይ ሆነው ያላቸው ትንበያ ናታኔ የሚቃወመው ጥምርት 60 ናታኔ የሚመሩት ጥምር 67 መቀመጫዎችን ያገኘ ሲሆን ከነዚህ ውስጥም 10 የአረብ ፓርቲዎች መቀመጫዎች ናቸው። የናታኔው ጥምርት ደግሞ ይቅርታ ይህን በተመለከተም የናታኔው ጥምር መንግስት ተቋሚ ሆኑ የፖለቲካ ኃይሎች ፓርቲዎቹ 67 መቀመጫዎችን ያገኘ ሲሆን ከነዚህ ውስጥ 10 ያሉ የአረብ ፓርቲዎችን መቀመጫ ናቸው። የናታኔው ጥምር መንግስት ደግሞ 57 መቀመጫዎችን አሉት። በካምታር ኢንስቲትዩት የተካሄደው የዚሁ የህዝብ አስተያየት ጥናት ሙሉ ውጤት በካን ዜና ድረገጽ ላይ ተቀምጧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገውን ውጊያ በጀመረበት ወቅትም የበለጸገውን ዩራኒየም ለማውጣት ልዩ ኃይሎችም ኮማንዶ ምድር ጦር ለመላክ አስበው እንደነበረ ገለጹ። ነገር ግን በሰራዊቱ ላይ ሊደርስ የሚችለው አደጋ ግምት ውስጥ በማስገባት ሐሳቡን ትተውታል። በዋሽንግተን ዋይት ሀውስ ቤተ መንግስት ውስጥ ከጋዜጠኞች ጋር ባደረጉት ውይይት ትራምፕ እንደተናገሩት በመጨረሻ ውሳኔ ስፍራዎችን በቦምብ ለመደብደብ እና የዩራኒየም እዛው ለማውደም ተወስኗል ያሉት ፕሬዚዳንት አክለውም የአሜሪካም የጠፈር ኃይል ዩኤስ ስፔስ ፎርስ እጅግ ከፍተኛ አቅም ባላቸው ካሜራዎች አማካኝነት ስፍራዎችን ያለማቋረጥ እየተከታተለ መሆኑን ያረጋገጡ ሲሆን ማንም ሰው ወደዛ ለመቅረብ ቢሞክር አሜሪካ ምን ማድረግ እንዳለባት ታውቃለች ሲሉ አስጠንቅቀዋል። ይህን ዘገባ ያደረሰን የሬዲዮ ጣቢያም የቃል አቀባያችን ራምብራንድስ ነው። የአየር ጸባይ ትንበያ ዛሬ አርብ የሙቀቱ ከትናንት ዛሬ የሙቀቱ ቀንሶ ከሰነበተው በመጠኑ ቀዝቃዛማ ይሆናል። ነገ ቅዳሜ ሙቀቱ ይጨምራል የሚል ትንበያ አለ። ሙቀቱና ቀዝቃዛ በዲግሪ ሴንቲግሬድ ኢየሩሳሌምና ተላቢብ ከተሞችና አካባቢ 28፣ ሃይፋና አካባቢ 27፣ ቤርሼባ ከተማና አካባቢ 32፣ ኢላት ከተማና አካባቢ 38 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃም።

የተከበራቸው አድማጮች በመቀጠል የዛሬ ጋዜጦች ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። ኢስራኤል ሃዮም የተሰኘው ጋዜጣን በመጀመሪያ ገጹ ላይ ጦርነትን በተመለከተ ዘገባ የመከላከያ ሰራዊት አንድ የደህንነት ከፍተኛ ባለስልጣን እንደገለጸው ከሆነ አሁን ምንም የተኩስ አቁም ስምምነት አለ ይባል እንጂ ለይስሙላ ይሃል እንጂ በጦርነት ላይ ነው ያለነው አለ። በዚህ በሰሜኑ ክፍል ከሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት ወደ ሰሜና እስራኤል ሰፈሮች መተኮሱን እንደቀጠለ ነው ይላል። በትናንትና ሁለት ከቀትር በኋላ በደቡብ ሊባኖስ አሸባሪ በተኮሰው ጸረ ታንክ ሮኬት የመከላከያ ሰራዊታችን ተዋጊ ሻምበል ባሻ ኢታን ሽሙኤል ላምበርግ የአንድ አመቱ የህይወት መስዋዕትነትን ከፈለ ይላል። ይህም በተመለከተ ሂዝቡላ ያው የማጥቃት እርምጃውን አጠናክሮ እንደቀጠለ እንጂ ተኩሱም እየጣሰው ነው የሚገኘው። ወደ ሰሜናዊ እስራኤል አካባቢ እንዲሁም ወደ እስራኤል ወታደሮች ተዋጊ ወታደሮችን እየተኮሰ መሆኑን እስራኤል ሃዮም ዕለታዊ ጋዜጣ ዘገበ። ይህ ምንድን ነው? ግልጽ አይደለም። ምን አይነት የተኩስ አቁም ስምምነት ነው? ማይገባ ግራ የሚያጋባ ነገር ነው ይላል ይኸው ጋዜጣ። ይኸው የተኩስ አቁሙ በአንድ ወገን ብቻ የተደረሰው ውሳኔን ተኩስ አቁም በሚባልበት ጊዜ ሁለት የሚጣሉ ሁለት አካላትን ከአንድ ስምምነት ላይ መድረስ ይገባቸዋል እንጂ እንደዚህ አይነት አንድ ወገን ብቻ ያሳለፈው ውሳኔ ነው፣ በጣም የማይገባ ነገር ነው ነው የሚለው። ከዛም በመቀጠል ትናንት ወዲያ በከፍተኛው ፍርድ ቤት ዳኛ መኖሪያ ቤት ላይ በርካታ የሃሬድም ወጣቶች በሩምታ ገብተው በንብረት ላይ በዚህ ከፍተኛ ፍርድ ቤት ዳኛ በሆልበርግ ላይ በንብረታቸው ላይ ጉዳት አድርሰዋል። ለዚህ የፖሊስ ስነ ስርዓት አስከባሪ የፖሊስ ሰራዊቱን ደግሞ ያለውን የስራ ድርሻ አልተወጣም። ይህን ሲሆን ወደ 200 የሚሆኑ የሃሬድም ወጣቶችን ረብሻ ፈጥረው የጠቅላይ ፍርድ ቤቱን መኖሪያ ቤት አካበው ጥፋት ሲያደርሱ በዛ ቦታ ፖሊሶችም አልነበሩም። የተወሰኑ አንድ ሁለት የሚሆኑ ፖሊሶች በአካባቢው ነበሩ፣ ግን መቋቋም አልቻሉም። ከሁለት መቶ በላይ ወጣቶች ነው ረብሻ የፈጠሩት ይላል። በዚህ ከስነ ስርዓትን በማጉደል ረገድ በሁከትን ፈጥረዋል ተብሎ የተጠረጠሩ ቢያንስ 62 የሃሬድም ወጣቶች በፖሊስ ቁጥጥር ስር ውለው እነዚህም የእስራት ጊዜያቸው ለማራዘም ወደ ፍርድ ቤት ቀርበዋል ነው የሚሆነው። ይህን በቀጣይ የሚታይ ነገር አይደለም። የሀገሪቱን ደህንነት የማስከበር ከፍተኛ ኃላፊነት ያለው ፖሊስ ሰራዊት ጥብቅ እርምጃ መውሰድ እንዳለበት ነው የተመለከተው። ሌላው በመከላከያ ሰራዊታችን ከፍተኛ የኮማንዶ አጠቃላይ ምርጥ ተዋጊ ወታደሮችን ክፍል በመከላከያ ሰራዊቱም ለመጀመሪያ ጊዜ በእስራኤል መከላከያ ሰራዊት በታሪኩ አንዲት ሴትም አባል ተዋጊ ከፍተኛ ተዋጊ ጦር አባል ሆነች፣ ጀግና የሆነች ናት የሚል ዘገባ አቅርቧል። ትልቅ ውጤት አስመዝግባለች ነው እያለ ያለው ይኸው እስራኤላዊው ዕለታዊ ጋዜጣ። ከዛ ደግሞ ቀጥሎ የመከላከያ ሰራዊት ኤታማዦር ሹም ፎቶግራፍና አቅርቧል ያለውት የጦርነቱን በተመለከተ
ሁኔታ ያላቸውን አመለካከትም እሳቸው የኢታማጆር ሹም ያላቸው ሀሳብ ምንድን ነው? የተኩስ አቁሙን ስምምነትም የሚቀጥልበትን ሁኔታ መስራት አለብን፣ ጦርነት ብቻ ሳይሆን ደግሞ የተኩስ አቁም ስምምነት ደግሞ ለሁለቱ ወገኖችም ለእስራኤልና ለጎረቤት ሊባኖስ ሕዝብ የሚጠቅም ሁኔታ ነው ማለታቸውን ነው ጋዜጣው የተመለከተው። የድዮት አሮነት ጋዜጣም በኢታማጆር ሹሙ መከላከያ ሰራዊታችን ጠቅላይ አዛዥን ጦርነቱን በተመለከተ በሰሜኑ ክፍል የእሳቸውን የሚሉት ኢታማጆር ሹሙ የተኩስ አቁም ስምምነት ደግሞ እንዲጠናከር ድጋፍ ማድረግ አለብን ነው ያሉት። ይሄ ደግሞ ብዙ ጊዜ መውሰድ የለበትም። የሰሜኑ እስራኤል ህብረተሰብ ደግሞ ደህንነታቸው የሚከበርበት ሁኔታ ሁላችንም እስራኤልና የሊባኖስ መንግስት በአንድ ላይ ያው መስራት እንዳለባቸው ተመልክተዋል። ይሄ ደግሞ የተኩስ አቁም ስምምነት ካልተከበረ ደግሞ በጣም የከፋ ወታደራዊ የማጥቃት እርምጃ ይወስዳል ብለው ማስጠንቀቃቸውን የድዮት አሮኖት ጋዜጣ ተመልክቷል። ሌላው በትናንት ቀኑን በሆሎን ከተማ አካባቢ በመኪና የተጠመደ ቦምብ ፈንድቶ አንዲት ሊያ ኮሄን ማልካ የምትባል የ35 ዓመት እድሜዋ ህይወቷን አጣች፣ ተገደለች። ከመኪና የጠመደ ፍንዳታ በሚያሳዝን ሁኔታ ነው ያለው። አሁን ለዚህ ለወንጀል ለግድያ ተጠርጣሪው ግለሰብ በፖሊስ ቁጥጥር ስር ውሏል ነው የሚለው። የዚች የሟቿን በዚህ አደጋ የሞተችውን የ35ቷን ሊያ ኮሄን ማልካ የፎቶግራፍ በመጀመሪያ ገጹ ላይ ያሳያል። በሁለት ቤተሰባዊ ግጭት ነው ይሄ። ገዳዩ በመኪና በቦምብ በማጥመድ ይችን የ35ቷን ሴት ምስቱ እንደሆነች ይገልጻል። ሆን ብሎ ገሏታል የሚል ግምት እንዳለ ነው ተጠርጣሪ መሆኑን ነው እንግዲህ የተመለከተው። ማሪቭ ዕለታዊ ጋዜጣ ደግሞ ፖለቲካ፣ አሁን በየጊዜው ምርጫ የክነሴት ምርጫ ከመሆኑ በእውነት ምርጫ ብሔራዊ ምርጫ ከመካሄዱ በፊት በየጊዜው የተለያዩ ተቋማት ከህዝብ ላይ የግምገማ ጥናት ያካሂዳል። ማሪቭ ጥናት አድርጓል። ማሪቭ ከህዝብ ላይ ባደረገው ጥናታዊ ግምገማ አሁን የትኛው ፓርቲ ትደግፋለህ ተብሎ ጥያቄ ያቀርባል። ከህዝብን ይወክላል ከተባሉ ያንን እያሰባሰበ መረጃ የግምገማ ውጤት የሊኩድ ፓርቲ ቢንያሚን ነታንያሁ የሚመሩት ሊኩድ በ25 የመቀመጫ በክነሴት መቀመጫ ወንበር ይኖረው ነበር። ከሱ ቀጥሎ ደግሞ በጣም በቅርብ ርቀት ተቃርቧል ናፍታሊ ቤኔት በያሃድ የተሰኘው ፓርቲ 23 የክነሴት መቀመጫ ወንበር ያገኝ ነበረ የሚል ግምት አለ። ትንቢያ ነው። ሲቀጥል ደግሞ በሶስተኛ ደረጃ ደግሞ ጋዲ አይዘንኩት የሚመሩት ያሻር የተሰኘው ፓርቲ ደግሞ 17 የክነሴት መቀመጫ ወንበር፣ የዲሞክራሲ ፓርቲ ደግሞ 10፣ አቢጊዶር ሊበርማን የሚመሩት ኢስራኤል ቤቴኑ ፓርቲ ደግሞ 10 መቀመጫ ወንበሮች፣
ኦስማይ ውዴት አቢጋቢር ታሚል ኦስማይ ውዴት የተሰኘው ፓርቲ ደግሞ 9 ፓርቲዎች፣ የሻስ ፓርቲ መሪ አሬደር ኢምር 9 ወንበር፣ የአጎዳታ ቶራ የተሰኘው ደግሞ 7 ወንበር፣ የአረብ ማህበረሰብ የሚወክለው ደግሞ አንዱ ፓርቲ 6 ሁለተኛው 40 ዲግሪ ሴንቲግሬድ ይቅርታ 40 መቀመጫ ወንበር ባገኘም ነበረ ይላል። እንግዲህ የፖለቲካ ምርጫ ገና በኦክቶበር በጥቅምት ወር ወይም በመስከረም ወር ሊካሄድ ይችል ይሆናል የሚል ግምት መኖሩን ነው እየተነገረ ያለው። ከብዙ በጥቂቱ የጋዜጦች አምድ ዘገባ ይህን ይመስላል። ሙዚቃ

0: የተከበራቸው አድማጮቻችን ከዚህ ቀጥለን ወደ ፖለቲካ የቅድመ ምርጫን ፕራይመሪ ይባላል በተመለከተ ከጋዜጠኛው አያናው ፈረደ ሰንበቱ ጋር ወቅታዊ ዘገባ እንሆም። አያናው ፈረደ ሰንበቱ ተመስል እንደምናደርግ
1: ታዲያ ትልሻው ረጉን ዝብ ቁርአን አድማጮች በሙሉ ዴታ አድራችሁ በእያላችሁበት
0: ደህና ነን እግዚአብሔር ተመሰገነ ይሁን። እንግዲህ ካንተ ጋር የፖለቲካ የተለያዩ ፓርቲዎች በክነሴት ለመመረጥ እጩ ተወዳዳሪዎችም አስቀድመው ቅድመ ምርጫ ፕራይመሪስ ያደርጋሉ። ይህን በተመለከተ እንዲያው ይህንን ያላቸው መመሪያ ደንባቸው ምን ይታያል ካሉት የተለያዩ ፓርቲዎች አሉ። በጥምር መንግስትም ደግራም ኦፖዚሲያ የተቃዋሚ ፓርቲዎችም እንግዲህ አሁን ምርጫው የብሔራዊ የክነሴት ምርጫ እየተቃረበ ስለሆነ ከዛ በፊት ግን እያንዳንዱ ፓርቲ ምርጫ ያካሂዳሉ እና እጩ ተወዳዳሪዎቹን እስካሁን በስልጣን ላይ ያሉትንም ሆነ አዳዲስ እጩ ተወዳዳሪዎች አሉ የክነሴት አባሩ ወይም ሚኒስተር ነው ለመመረጥ ብለው እስኪ እንዴት ይታያል?
1: እንግዲህ ተናይ ትልሻው ነው እንዳልከው እንግዲህ እንዴት አድራችሁላችሁ እንዳልከው እንግዲህ በዚህ በአገራችን ጥሩ ነገር በጣም ያስደንቅና የሚያኮራው ያው በዚህ ሀገር እንግዲህ እያንዳንዱ ችሎታውንም ወይም ደግሞ በሀይል የፖለቲካውን ይዞ በሆዳሮ ነገ እያንዳንዱ ተነስቶ በገደብ የሌለበት ቦታ ፖለቲካ ነው ማለትና እያንዳንዱ ችሎታ ወይም እንዲሁም ችሎታ ብቻ በቂ ሳይሆን የህዝብ ግዳፍ ካለው ያው መንግስት መሆን ይችላል። እንግዲህ ወደዚህ ወደ ቅድማዊ ዝግጅት ስንል ወደ ሊኩድ ስነድ እንግዲህ በጣም ጎልቶና በህዝቡ የሚታወቀው በሊኩድ ውስጥ የፕራይመሪ አለ። ከዛ እንግዲህ አገር አቀፍ ምር እንደዚህ የክነሴት አባል የሆኑት ሚኒስትሮች አገር አቀፍ የሚወዳደሩ እና ደግሞ በአውራጃ ለወዳዳሪዎች ከዛ የሚወዳደሩት እንደዚህ አዲሶች መሆን አለባቸው። እንዲሁም ደግሞ የሴቶች ቦታ ደግሞ ለብቻ አለ። እንዲሁም የወጣቶች ወዘተ የተለያዩ ደግሞ በሄሮች የመጡ እንደ አዲስ ገቢዎችም እንደዚህ ድሩዚን አረቦች ቦታ ሚዩቲ የሚባል ነገር አለ። ይህን እንግዲህ ለመወዳደር ሆዳድሮ እንግዲህ በእያንዳንዱ እንግዲህ ስታየው በያ እንግዲህ በዓለም በሀገር አቀፍ ተተወዳደረ አንድ ሰው 25,000 እንዲበቅ አነሰ ባለ 25,000 ህዝብ ታገኘ ብዙ ቦታ ያገኛል ሊኩድ እዚህ ቦታው ማለት ነው። ከዚህ በተረፈ ደግሞ በዚህ በማስከተል ደግሞ በሊኩድ ስንለው እንግዲህ ሊኩድ በዚህ እነዚህም ሚኒስተሮችም እንደዚህ ክርስት አባል የሆኑትን የገደበ ቦታ አለው። ይህ የተወሰኑ ቦታዎች ከመካከል የተለያዩ የጎሳ የወጣቱም ስትለው የአዲስ ገቢዎችም ስትለው የአውራጃም ስትለው የእነሱ ቁጥራቸው እየቀነሰ ይሄዳል እና አሁን ባለው ውይይት በጠቅላይ ሚኒስትሩ ጋር እና እንደዚህም ደግሞ የዚህን ሀብሬ መርካዝ ወይም ደግሞ የመርካዝ መሪ የሆነውን የሾብሮች መርካዝ አልኩም ባለው ይህን ነገር የእነሱ ብዙ ቦታ የሚሰጣቸው እና እነዚህ ወደ ካሉት ከክነሳ በላይ የሆኑት እንግዲህ እንደሚባለው አነሰ ቢባል ወደ 11 ወደ 12 ሰዎች ከዚህ ክነሳ በላይ እንደስራ እዚህ ክነሰቱ እንደሚሰራበቱ ነው። ለነሱ ይሄ እንደማሳ ለቦታ ለመስጠት የበለጠ ሰዎች እንዲመረጡ በማለት ግፊት ያደርጋሉ። ይሄ ደግሞ እንግዲህ በዚህ እንደገና በመርካዝ ሊኩድ መጽደቅ አለበት። ይሄ በሊኩድ ስናየው
0: ማዕከላዊ የምትለው መርካዝ የምትለው ማዕከላዊ ፓርቲ አባላትን ነው መሰለኝ።
1: አዎ እንግዲህ የሊኩድ መርካዝ ማለት እንግዲህ የሊኩድ አጠቃላይ እንግዲህ እንደተመረጡ ማለት ነው። የሊኩድ መርጠው የህግና ደንብን የሚያጸድቁ እነሱ ናቸው ማለት ነው። እንዲህ ደግሞ ወደዛ ስንሄድ ደግሞ ወደ ድሮ የሰራተኛው ፓርቲ ባለው ሙፍረጌት አቡዳ የሚባል አለ። ከዛ እንደዚህ ወዘተ እንደዚህ ደግሞ አውራጃ አለው የተለያዩ ሰዎች መወዳደር ይችላሉ። እንዲህ ደግሞ አጥዩሩ ታደቲስ የሚባሉ እነዚህ ሶስት ፓርቲዎች ነው አሁን በዚህ በዲሞክራሲ እያንዳንዱ በኢትፓክሉት ወይም ደግሞ እንደዛ ሰዎችን የአባል እንዲሆኑና መመረጥ እንዲችሉ ማድረግ የሚችሉት። በሊኩድ ደግሞ ሌላ አንድ ነገር ማሳሰብ ያስፈልገው ለመመረጥም ሲባል አንድ አመት ከተኩል መሆን አባል መሆን አለብህ። በዛን ጊዜ ከዚህ ካልሆነ ያው የዚህ ጠቅላይ የፓርቲው ሊቀመንበሩ ግን ይህን ጊዜው ማሳጠር ይችላሉ። ይሄ አሁን ትግላችን ተላዩ አዲሶች አሁን ለመወዳደር የሚያስቡት ይሄን እሱ ጠቅላይ ሚኒስትሩ ያው ያሰ እንግዲህ ተቀን ሲልኩ ዳባል ሊቀመንበር ስለሆኑ ይሄን ያሳጥረን በማለት ያው ይሄ በውድድር ቅስቀሳ ያረጉ ይገኛሉ።
0: አሁን እጩዎችን እስካሁን በስልጣን ላይ ያሉትም ሆነ አዲስ እጩ የክነሴት ተወዳዳሪዎች አዳዲስ ተወዳዳሪዎች እስካሁን ያልነበሩ በክነሴት አባል ያልሆኑ እነሱን የመምረጥ የሚፈቀድላቸው ለነማን ነው? ላንድ ፓርቲ እንበል አሁን እስካሁን በርግጥ በታሪክ ሁለት የቀኝ ክንፍ እንደ ሊኩድ የግራ ክንፍ እንደሚባለው የሰራተኛው ፓርቲ ነበሩ። ሁለቱ ደንብ አላቸው። የቅድመ ምርጫ ፕራይመሪስ ምርጫ ያደርጋሉ ተብሏልና አሁን እነዚህን የመምረጥ እጩ ተወዳዳሪዎችን የመምረጥ መብት ያላቸው እነማን ናቸው?
1: እንደዚህ እንግዲህ መምረጥ ቢችሉ እንግዲህ የፓርቲው አባል የሆኑ ናቸው። አባል በየወሩ በየአመቱ የሚከፍሉት አለ ክፍያ፣ ያን ተከፈሉ በኋላ ያው እንግዲህ መመረጥ ይችላሉ። እንግዲህ በሊኩድ እስካሁን እንደሚባለው ወደ 150 ሺህ አባል አሉ የፓርቲው። እነዚህ እንግዲህ መምረጥም ይችላሉ። ግን እንዳልኩ ጊዜያቸው አንድ አመት ተኩል ባም ካልሆነ ጠቅላይ ሚኒስትሩ የዚህ መብት አላቸው ወይም የሊኩድ ሊቀመንበር ስለሆኑ ይህን መብት አላቸው ለማሳጠር እና የሰራተኛው ፓርቲ እና እንዳልኩ የሰራተኛው ፓርቲ ወይም ደግሞ ፍለጌታ ቡድን ባሉት ና ሊኩድ እነሱ የዲሞክራሲያ በጣም ምሳሌ ሆነው ብዙ ሲያስተምሩ ነበር። ዛሬ ግን ስታዩ እያንዳንዱ ፓርቲ አቋቁምና ሊቀመንበሩ ምሳሌ እስራኤል ቤተኑ ስተድ እሱ ጠቅላይ ይሄ ሊቀመንበሩ ነው ወሳኝ የሚሆነው አንደኛ ሁለተኛ ብሎ የሚሰጠው እንዲሁም ደግሞ ሌሎችም ስለ ይሄ የሻሲድ የምትባለው የበነቱም አሁን የተቋቋመው ይሄ እንግዲህ ካደር የሰድምን የህዝቡ መብት እየተነገፈ ነው ማለት ይቻላል። ወይም ደግሞ የተለያዩ ሰዎች ችሎታቸውን መጥተው በህዝብ ማስታውቀው ለመመረጥ ሳይሆን ያው ሊቀመንበሩን ይኸው እንግዲህ ሊቀመንበሩ የፓርቲውን የእሱ ሁለ ጊዜ የእሱ ተፈለገ ይመርጣቸዋል፣ ታልፈለገ ይመርጣቸውም። እና ይህ ምን ማለት እነሱ ራስ መቻላቸውን አያስተማምን ነዋ። ሁለ ጊዜ ሊቀመንበሩ የሚለውን ነገር አቤት ወደ ስለው ተላላኪ ሆኖ ማለት ነው። ስለዚህ ለዲሞክራሲያ ወይም ደግሞ ስራቸው ፓርላማ ውስጥ የሚያዘወትሩት ሁሉ ጊዜ እሱን የሊቀመንበሩን ለማስደሰትና እሱ የቀደረውን አላማ ነው እንጂ የህዝብ ጠቃሚ ነገሮች እነሱ የሚያስቡትን ሊያረጉ ይችላሉ ወይም ሊያረጉ ይችላሉ።
0: አሁን የፖለቲካ ቀላል ነገር አይደለም። ህዝብን እንቅስቃሴ ለማድረግ ከህዝብ ድጋፍ ለማድረግ ብዙም የማስታወቂያ ስራዎችም አስፈላጊ ናቸው። አንዳንድም ገንዘብም አብሮ የሚሄድ ነው። እንደ ገንዘብ እርዳታን ከበጎ አድራጊ ለምሳሌ እጩ የክነሴት ተወዳዳሪ ከበጎ አድራጊ ከባለ ሀብቶች የገንዘብ መቀበል ይችላል ወይስ አይችልም?
1: እንግዲህ እያንዳንዱ በዚህ በሊኩድ ወይም ደግሞ ተለያዩ ፓርቲ በፍለጌታ ቡድን በሆን ሲወዳደር እንትን ይከፍታል የሂሳብ ባንክ ከፍቶ ከዛ እንግዲህ ሁን መቆጣጠር አለበት። እያንዳንዱ ባለሀብትም ሆነ እንዲሁም ደግሞ እያንዳንዱ ስም ለግሉም ደግሞ ለዚህ ሰውዬ ግዳ ሰጣለሁ ካለ የሆነ ገንዘብ አለው። ያን ገንዘብ መስጠት ይችላል፣ እርዳታ መስጠት ይችላል።
0: ያንን እንደመረመርኩት ያነው ፈረደ ሰንበቱ ባለሀብቶች ጋርብ አንድ ፖለቲካ እጩ ተወዳዳሪ የገንዘብ እርዳታ መቀበል አይችልም። ለምን? የፖለቲካ ተገዥ እንዳይሆን ነው። ከባለሀብቱ ጋር
1: ይፈቀድለታል፣ ግን አይሄደቱ ምንበስ የተወሰነ ገንዘብ አለው እንጂ እንደ ማንኛው ሰው መክፈል ይችላል። ግን አሁን ለምሳሌ ገንዘብ አለ ብሎ ለአንድ ሰው 100,000 መስጠት አይችልም። ይሄ በጣም ለምሳሌ ኒር ባርካት እንዳለው በጣም የታወቁ እና ባለ ትልቅ ሀብት ናቸው። አሁን እሳቸው እንግዲህ የራሳቸውን ገንዘብ ይችላሉ፣ ግን ሌሎችን ይበልጡ በሊኩድም ትግል የነበረው እንደዚህ ባለሀብትም የሆኑት በራሱ በገንዘባቸው ተጠቅመው እንደዚህ ወደ መመረጥ እንዲችሉ ለእነሱ የበለጠ እድል እንዳይሆንና ማንኛው ሰው መምረጥ እንዲችል ትግል ነበር። እንዲሁም ደግሞ በዚህ በማስከተልም በሊኩድ ስታየው ማለት ነው። አሁን መንግስትም ደግሞ አንተ ብድር መውሰድ ትችላለህ በብድረ ከተለያዩ ባንኮችን እዛ ግን ያው ተመረቅ ትመልሳለህ ማለት ነው። እና ይሄ በአንዳንድ ያንዳንዱ ሲወዳ ለወዳደር ሲልጮኛ ሲባል መስፈርት አለ ያነማማ መስፈርት ማለት ነው የ የባንክ ሂሳብ ከፍተህ እንዴት ያሉት እንደ ገንዘቦች ከእያንዳንዱ ግለሰብ እንደምትወስደው ገንዘብ ወሳኝ ነው። ግን አንድ ሰው በዲግሪ ያለው ዲግሪ ያለው እንደዚህ ብሎ አይልም፣ ያው ዝም ብሎ ማንኛውም መወዳደር ይችላል ማለት ነው።
0: አሁን እንደ ሊኩድ በዲሞክራሲ መስሎ የራሱን የቻለ ህግ ያለ እንዳለው እና ደንብ ማለት የፓርቲው አባል እንዳልከው ቢያንስ አንድ አመት ከምናምን ያስቆጠረ አባል ክፍያው አለ፣ የአመታዊ ገንዘብ ክፍያ አለው። ያንን ያሟላ ነው እንግዲህ አባል ነው የመምረጥ የመወዳደር እጩ ሆኖ የመወዳደር መብት እንዳለው ይነገራል። እና ከዚህ ወጣ ባለመልኩ ሌሎች እንደዚህ አይነት ፕራይመሪስ ሌት ባለመልኩ ለምሳሌ እንደ በያሃድ ናፍታሊ ቤኔት የሚመሩት እንደ ያሻር የመሳሰሉ ፓርቲ እንደ ኦጽማ ዩዴት እንደ ጽዮኑ ታዳቲት እንደገና የአረብ ህብረተሰብን የሚወክል ፓርቲም አሉ። የእነሱን አሰራር እስኪ ንገረን።
1: እንግዲህ እንዳልክ ጽዮኑ ታዳቲት አላቸው ራሳቸው ጽዮኑ ታዳቲም አባል አሉ፣ እነሱ መምረጥም ይችላሉ። ይሄ የኦጽማ ዩዴት የአረቦችን ስታየው ይሄ በሀዳሽ የሚባሉት የራሳቸው አባል አላቸው ማለት ነው። ግን እዙ ይበልጡን ነገር ጊዜ ይሄ በአዳም ይሳደሩት ወይም የተወሰነ ኮሚቴ የሚያዘጋጅ ማለት ነው። በእንደዚህ ፕራይመርስ በጎልቶ በጣም ብዙ በፓርቲዎች ነገር አይገድፉ። ምንድነው ይሄ ነገር መሰለ፣ አንደኛ እያንዳንዱ የሊቀመንበሩን ኃይል ይቀንሳል ብሎ ፍራቻ አለ። አሁን በሊኩድ ስነድ ለምሳሌ በሊኩድ አሁን ምን ተፈጠረ መሰለ፣ አሁን አንድ ሰው የዚህ ቪዛ ካርድ ወይ ገዝተህ በዱዋር ትሞላዋለህ። በዛ ሞልተህ ከአንተ እንግዲህ ቪዛ ስለሚያስገድድ እዛ አባል ለመሆን በዛ የተለያዩ ገንዘብ ሰጥተው በእነሱ ገንዘብ ስለሰጧቸውና ካርድ ገዝተው ይህን ነገር ሞልተዋል እና ይህ አላግባብ ነው ብሎ አሁን ቪዳ የሚባለው ነገር አልጸድቅ ብሎ ያለው ግጭት ያለው በዚህ ምክንያት ነው። ማለትም እንግዲህ የካብሬ መርካዝ ብሎት አዲሶች ማለት ነው እጮኛም የነበሩ የተመረጡትም እነሱ ይህ ለማጽደቅ ስብሰባ ግመም ላይ ጉባኤ ለማድረግ ችግር አለ። ችግሩ ምንድን ነው? ራሱ የሊኩድ የህግ አማካሪው መሀል ይህን አልገድፈውም። በአሁኑ ጊዜ በጣም ውይይት አለ በቤታ የሊኩድ የፓርቲው
0: ፍርድ ቤት ማለት ነው ፈረደ። አንድም ልዩነትን ነው የጠየቁ ልዩነት አለው ይህ ህግ አለው ተብሏል። ይህ ፓርቲ በጥምር መንግስት እየመራ ያለው ሊኩድን በለው አሁን ደሱ የራሱን የቻለ ህግ አለው በዛ ይሄዳል። ግን ሌሎቹ ግን ፓርቲዎች እንደ በያሃድ እንደ ያሻር እንደ ሻስ እንደ ሀዳሽ አሁን ደግሞ ቡድን በለው አሁን ሆኖ አንድ ሊቀመንበር ፓርቲው የሚመራ ሆኖ እሱ ራሱ ድልደላ ያደርጋል። እጩ አንደኛ ሁለተኛ ደረጃ እጩ ለክነሴት እጩ ብሎ ይመርጣቸዋል እንበል። ሌት ያለ ነው አይደል?
1: አዎ እንደዚህ እንዳልኩ ቅድም በአዳም ሳደረቶ ለምሳሌ አባይት ይሄ እስራኤል ቢተኑ የሚባለው ምን ይላሉ? ይህ እንግዲህ የስሙሊ ነው። በአዳም ሳደረቶ ደግሞ አዘጋጅ ኮሚቴ ይባላል። እነሱ ይከለከለ ብለው የሆነ ነጥቦችን ሰጥተው ተመረጡ ይባላል። ይሄ ግን ዝም ብሎ የስሙሊና ሲምቦል ነው። ግን እንዲሁም ደግሞ አሁን በኤሻቲድ በነበረው የአይላፊድ በሚመሩት የነበረው አሁንም በኢህአድ በነፍታሊ በሚመሩት እነዚህ ዙሪያ ሊቀመንበሩ ነው የሚወስነው። ማለትም እንግዲህ የአይላፊድ እና ናፍታሊ በነት አንደኛ ሁለተኛ ሶስት እንግዲህ ሁለተኛቸው እነሱ ሲሆኑ አንደኛ ሁለተኛ ሲሆን ሶስተኛ አራተኛ ብሎ የሚወስኑ እነሱ ናቸው። እና ደንቡ ምናምን ነገር ወሳኙ እነሱ ናቸው። አድራጊ ፈጣሪ እነሱ ናቸው ማለት ነው። የህግና ደንብ ወይም ደግሞ እንደላዩ እንደ ተለያዩ ፓርቲዎች እንደ ሊኩድም እንደ ጽዮን ታዳቲት እንደ ዲሞክራሲ የሚባለው አሁን ዲሞክራሲ የሚባለው የዚህ የሰራተኛው ፓርቲ እና መሬት በአንድ ላይ የተራከበው እንደነዛ አይደለም። እነዛ እያንዳንዱ ሰው ክፍያም አለ፣ ተወዳድረህ የአባል የሆኑት ይመርጠሃል። የእነዚህ ግን ያው የሚመርጠው ሊቀመንበሩ እና የተወሰኑ ሰዎች ደግሞ እንግዲህ አስተያየትም ብለው ያው የስሙሌ ነገር ያው አዘጋጅ ብለው ወይም ባዳም ሳደት የሚባል ነገር አለ።
0: አሃ ጥሩ እንግዲህ በቀጣይ ምን ያው ነውና ያነው ፈረደ ሰንበቱ ከዚህ ሁለተኛው ርዕሰ ጉዳይ የተኩስ አቁም ስምምነት ይባላል እንዴን በተመለከተ በሰሜኑ ክፍል በእስራኤል መንግስትና በሊባኖስ መንግስት መካከለ ዋሽንግተን አሜሪካ ላይ ዲፕሎማቶች ተቀምጠው ከተናንት ወዲያ ለተኩስ አቁም ስምምነት ላይ ፈረሙ ተባለ ግን ምን እንዴት ተያል ተኩሱ ህዝቡላ ሸባሪ ከሊባኖስ ወደ ሰሜን እስራኤል መተኮሱ እንደቀጠለ ነው እንዴት ታየዋለህ
1: እንግዲህ ሳይሆን ዳልከው እንግዲህ አሜሪካ በጣም አሁን የአሜሪካ ፕሬዚደንት ትግል የሚያደርጉት እስራኤል ያለ ተኩስ እንድታቆምና በሊባኖን መንግስት ህዝብን በእንግዲህ ተመረጠም አልተመረጠም ህዝብ ይወክል መንግስት አለ። በዚህ አማካከል ደግሞ ከሀገር እንግዲህ ሁለት መሪ ነው ያለ። ህዝብ አላራሱ መሪ ነው ለሀገሯን የሊባኖስ ደግሞ ወታደርም ኃይልም ያለው ሆኖ እሱ ደግሞ ህዝብ መሪ ይላ ፕሬዝዳንት ማላቸው ጠቅላይ ሚኒስትር ማላቸው። አሁን ከአንዲት ሀገር ሁለት መሪ ሆኖ ችግር ተፈጥሯል። አሁን ያለው የመንግስቱ በደረጃ አስተው በፕሬዝዳንት ያላቸው ትራምፕም የሰጡትን አስተያየት እስራኤል ጋር ጦርነትን አቁመው ሰላም ለመፍጠር ፍላጎት አላቸው። ሂዝባላ ደግሞ የሚለው እኛ ይሄን ነገር አንቀበለውም የስምምነት የለንብን ይላሉ። ስለዚህም አሁን በአላማቸው እንግዲህ አሜሪካ የተላዩ የሊባኖስን የወታደር ኃይል ያሰለጠነች እንዲህ ሂዝባላን ያው እንግዲህ ከዛ ሀገሯ በመንግስትን ህግና ደንብ ተከታትሎ እንዲሄድ ነው እንጂ ራሱ የወታደር ኃይልም ራሱ መንግስት መሆን የለበት ማቆማለን ብለው ያው ይሄ ግና ግጭት አለ። እንዳልከውም አሁን በሊባኖስ ውስጥ ወደ ሂዝባላ ማለት ወደ ገና በስሜን አካባቢዎች ባሉት እየተተኮሰ ነው ያለ። ይሄም ነገር አያቆምም። ይሄም ያቆምም እንደምላ ዝሮ ዝሮ ይሄን ነገር እነሱ ይሄን ስምነት አይፈልጉትም። ይሄ ስምነት ከሆነ እነሱ ከመሳሪያቸው ሁላ ማስረከብ አለባቸው። ከዚህም የሀገሪቱና ህጋ ደንቡን ተከታትለው ያው በአገሪቱ ቁጥጥር መሆን አለባቸው። ይሄን ደግሞ አይፈልጉም እነሱ የኢራን እነሱን ገዳፊነን እነሱ ደግሞ ባጀትም ስለሚሰጣቸው ያንን ለመከታተል ስለሚፈልጉ እና ባለው ሁኔታ ነገር ያው በቅርብ ጊዜ ያለው የኖሮ ጉሩት ሮኬት ምትራጅ ወረንጉር ወደ ስሜን ሀገር አያቆም።
0: አሁን ያዞረችዋና ወቁ ያሽከረከረቻለችው በቅርብ ርቀት የምትገኘው ኢራን ስለሆነች ከዚሁ ጋር ዝሮዝሮ በሊባኖስ ቡላ ከኢራን እና በአሜሪካ መካከል ያለውን የተኩስ አቁም ድርድር ጋር ያው አብሮ የሚሄድ ነገር ይመስላል።
1: አዎ ይባላል። ግን አሜሪካ ትራንትራ ፕሬዝዳንት ሰምተው እንደሰማው ይህን ሁለቱን ለማለየት እንፈልጋለን ይባላል። መሆንም ያለበት ነው። እንግዲህ አንዲት ሀገር አልፎ አንድ ሰው እንግዲህ እነሱ እንግዲህ ኢራን በሊባኖንስን እንደ ሁለት ያይነሱ የከተማ የሆነ ሰፈር እንደዚህ ነው እንጂ በእነሱ ቁጥጥር አርገው ነው የሚያዩት። ስለዚህ ይህን ነገር ለማቆም አለበት። ራሷ ሊባኖስ ራሷ መቻለባት ሀገር ናት ነው የሚሉት ትራምፕ ፕሬዝዳንት ትራምፕ ትላንት ያሉት። እንግዲህ ይህ ነገር ለማለት ብዙ ጊዜ ይፈጃል። አንድ ለውጥን ለማምጣት ብዙ ጊዜ ይፈጃል። አሁንም ያለው እስራኤልም ደግሞ አሁን እጇን በሰንሰለት ተይዛለች ማለት ይቻላል። ምነዋ ይኸውልህ የጦርነቱ አቆመ ይህን ስምነት ጊዜያዊ እስራኤል ወደዛ እንዳተኩስ ለተቋመ ወደ 12 ምን ወታደሮች እንግዲህ እዛ ያው ተገለዋል
0: ወደቁ ነፍሳቸው
1: አሁን እንደዚህ አለማ እና ይሄ ደግሞ ቀላል እየተበቁ ከጥላት ሀገር ሆነው እየተበቁ ያሉ የተለያየ ምሳሌዎች እየተላኩ ያው በዚህ ሞቱ ማለት ነው ነፍሳቸውንም
0: አደም መከላከያ ስራዎች
1: አሁን እንደዛ ማለት እንደዛና ነፍሳቸውንም ማር እና አሁን እስራኤል ያለችው ማንኛ ሊባኖስ እንደዚህን ህዝባላን እንዳት እየተላዩበት እየፈለገች እንዳጨፈጭፋቸው ትራምፕ ይህን ነገር አይገድፈውም። በአንድ ገጽ ደግሞ እስራኤል ደግሞ ጉዳት እየጣለባት ነው እና እስራኤል በእጇ በአሁኑ ያለች በትራምፕ ብዙ እስራኤልም ቢገድፍም በአሁኑ ጊዜ ስታዩ እስራኤል ራሷ በሰንሰለት እጇ ታስሯል ማለት ይቻላል።
0: ገደብ መከራከያ ስራዊታችን በሰሜኑ ክፍል የትራምፕ አስተዳደር ገደብ ጥሎበታልና እስራኤል መከራከያ ስራዊትም በሂዝቦላ ሽብር ፈጣሪ ድርጅት አዛ ሊባኖስ ውስጥ የሚገኘውን መተናሰፊ ከባድ የማጥቃት ምጃ የመውሰድ አቅምና ኃይል ዳሎ ይነገራልና ግን በሁለቱ የቃል ኪዳን ሀገራት በእስራኤልና በአሜሪካ መካከል ባለው ግንኙነት ጋር በተያያዘ እሳቸው ናቸው እንግዲህ ይህንን እያሉ ያሉት ገደብ እየጣሉት በመከላከያ ሰራዊት ይባላል። አሁን ዞሮ ዞሮ ያለው ሁኔታ እንግዲህ ለጦርነቱ ምክንያት መነሻ የሆነው እስራኤልን ህዝብ ከመድረግ ገጽ ለማጥፋት እየገነባ ያለው የኒውክለር ቦምብን ጥያቄን በተመለከተ ነውና በዚህ ዙሪያስ እንዴት ነው?
1: ግን እንዳልከው መሰለህ አሁን ሻው ምን መሰለህ ዞሮ ዞሮ እነዚህ እንደምታዩ እስራኤልና አሜሪካን ብዙ ታምር ስራ ነው የሰሩ ኢራን ውስጥ። ግን ኢራኖች ደግሞ አሁን እንደሚሉት እንግዲህ ከበረታም ትለው እንግዲህ ሀፈርኳ አይመለስም ትለው እነሱ ደግሞ እጃችን አንሰጥም ይላሉ። ምንም ብዙ ጉዳት ቢጥልባቸው አለን እያሉ ይህንም ስምነቱንም ጊዜንም ያዝራዝሙት እንጂ ጊዜ ያራዘሙ እንግዲህ ደግሞ ጊዜ ሲታራዝም እነሱ ጊዜ ሲያራዝሙ በድርድሩን እስራኤል ደግሞ ብዙ ጉዳት እየጣለባት ኢኮኖሚሽም ሆነ ማንኛውም ነገር የደህንነትም ጉዳት እየጣለባት ነው።
0: እውነት ጋዜጠኛ ያነው ፈረደ ሰንበቱ ለሰጠው ገለጻ እናመሰግናለን። እሺ ሻሎም እናመሰግናለን።
1: ሻሎም ወራከ ደኩላኑ
0: መልካም ነው። የተከበራችሁ አድማጮቻችን 7 ሰዓት ነው ፕሮግራማችን መጠናቀቁ ነው። ለቴክኒክ ባለሙያችን አላ ናይዳኖቭ ምስጋና ይድረሳት። ቀን 1 ሰዓት ላይ ያቀርብ ስለሚያገናኘን በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን ዋላችሁ እንዴት በያላችሁ በጤና ይስጥልን እለቱን ደብረያን ዘመን አቆጣጠር ሃዮም ኢዮም ሺሺ ካፍ በሲባን ታፕሽን ፔባም ዳውሮፓ ዘመን አቆጣጠር ጁን 5 ቀን 2016 ዓመተ ምህረት ነው። በኢትዮጵያ ዘመን አቆጣጠር አረብ ግንቦት 28 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራም ፔሌክስ ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባና ሳምንታዊ ፕሮግራም አለን። ቆይታችሁኛ እዛም የፓራሻት አሻቧ የሳምንቱ የኦሪት ክፍል እናቀርባለን። አሁን ዜና በቅድሚያ ማርስተ ዜና ሀያሎ አሜሪካና እስራኤል ከሁለት ዓመት በኋላ የሚጠናቀቀውን የእርዳታ ስምምነት የሚተካ አዲስ የደህንነት አጋሪነት ስምምነት ለመዘጋጀት በአሁኑ ጊዜ እየሰሩ ነው። የእስራኤል የላቀ ማዕረግ ያላቸው የደህንነት መረጃ ክፍሎች በአዘርባጃን እና በሶማሌላንድ መድበው እንደነበረ ሲኤንኤን ዘገበ። አዲስ የመንግስት ተቆጣጣሪው የሆነውን በጠበቃ ሚካኤል ራቢሎ መመረጥ ዙሪያ የተነሳው ዘግቡ እንደቀጠለ ነው። ሌሊቱን በአስርት የሚቆጠሩ ሀሬዲም ወጣቶች በጎዳና ቁጥር አንድ በሻር ሀጋይ አካባቢ አውራ ጎዳና ዘጉም። ትናንት ከቀጥር በኋላ በደቡብ ሊባኖስ ከሊታኒ ወንዝ በሰሜን አሸባሪ በተኮሰው ጸረ ታንክ ሮኬ ሻምበል ኢታን ሽሙኤል ላምበርግ የህይወት መስዋዕትነት ተሰዋ። ነፍስ ይማር። የቀብሩ ስነ ስርዓት ተፈጸመ። በአረብ ማህበረሰብ ውስጥ ያለው የግድያ ወንጀል በመቀጠል ሌሊቱን በአንድ ሰዓት ተኩል ውስጥ ሶስት ሰዎች ተገደሉ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገው ውጊያ በጀመረበት ወቅት የበለጸገውን ዩራኒየም ለማውጣት ልዩ ኃይሎችን ኮማንዶ ምድር ጦር ለመላክ አስበው እንደነበረ ገለጹ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የእስራኤል የላቀ ማዕረግ ያላቸው የደህንነት መረጃ ክፍሎች ከኢራን ጋር በተደረገ ጦርነት ወቅት የእርዳታ ድጋፍ ለመስጠት በአዘርባጃን ነው በሶማሌላንድ መድበው እንደነበረ ሲኤንኤን ዘገበ። የእስራኤል ምርጥ የመረጃ ክፍል ወታደራዊ ኃይሎች በሚስጥር በሁለቱ አገሮች የመደበች በኢራን ለተካሄደ ጦርነት ድጋፍ ለማድረግ እንደነበር የደረሰን ዜና ተመለከተ። ሀያሉ አሜሪካና እስራኤል ከሁለት ዓመት በኋላ የሚጠናቀቀው የእርዳታ ስምምነትን የሚተካ አዲስ የደህንነት አጋራ ድጋፍና ስምምነትን ለማዘጋጀት በአሁኑ ጊዜ እየሰሩ ናቸው። የእስራኤል የመከላከያ ሚኒስቴር እንደገለጸው የታቀደው ስምምነት በጋራ ምርምርና ልማት ላይ የሚደረገው ኢንቨስትመንት የሚጨምር በክልሉ ያለውን የእስራኤልን መከላከያ ሰራዊት በበላይነት የሚያጠናክርና የደህንነት ትብብሩን ባህሪ ከአሜሪካ ድጋፍ ወደ ሙሉ የጋራ አጋሪነት ቀስ በቀስ የሚቀይር ነው ተብሏል። የአሜሪካ የመከላከያ ሚኒስቴር ዋና ኃላፊ ጀነራል ጥሩታው አሚር ባራም የእስራኤልን ቡድን እንዲመሩ የተሾሙ ሲሆን በአሜሪካ ከሚገኙ አምባሳደር ይሄል ላይተር ጋር ሙሉ ቅንጅት በማድረግ ይሰራሉ። ወታደራዊ ቃል አቀባይ ካርሜላ ምናሼ እንደዘገበችው የእስራኤሉ ቡድን በዚህ ሳምንት በአሜሪካ የውጭ ጉዳይ ሚኒስትር አማካሪ ዳንኤል ሆለር እና በእስራኤል የአሜሪካ አምባሳደር ማይክ ሃካቢ ጋር ከሚመራ የአሜሪካ ቡድን ጋር የመጀመሪያውን ስብሰባ አካሂደዋል። በሚቀጥሉት ሳምንታት አዲስ የደህንነት አጋርነት ስምምነትን ለማራመድ ተጨማሪ ስብሰባ ይካሄዳሉ። አዲሱ የመንግስት ተቆጣጣሪ ሆኖ የተመረጡት ጠበቃ ሚካኤል ራቢሎ መመረጥን ዙሪያ የተነሳው ዘግቡ ተጠናክሮ እንደቀጠለ ነው። የቀድሞው የጠቅላይ ፍርድ ቤት ዳኛ ዮሴፍ ኤሮን ለዚህ ቦታ ለመሾም የተነሳው አነሳሽነት አቅራቢዎቹ መሪዎች መካከል አንዱ የሆኑት የሊኩድ የፓርላማ ክነሴት አባል ኤሊ ዳላል ለካን ዜና በረሽት ቤት ሬዲዮ እንደተናገሩት ከድምፅ መስጫው ሂደት ላይ የቀሩበት ምክንያት በጤና ጉድለት ምክንያት መሆኑን ገልጸዋል። በተጨማሪም የፓርላማ አባል የድምፅ አሰጣጥን ምስጢራዊነቱን መርህ በመጣሱ ላይ ከፍተኛ ትችት ሰንዝረዋል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ግዛት ውስጥ በምትገኘው ጽዶን ከተማ አቅራቢያ በሚገኙ በርካታ ነዋሪዎቹም ቤታቸውን ለቀው እንዲወጡና ቢያንስ 1 ኪሎ ሜትር ያህል እንዲርቁ ጥሪ አቅርቧል። በሀገሪቱ የጦር ኃይል የአረብኛ ቋንቋ ቃል አቀባይ በኩል በተላለፈው መግለጫ ላይ እንደተጠቀሰው ሂዝቦላ እንቅስቃሴ ሰራዊቱ በሲቪል ህዝብ መካከል የገነባቸው የሽብር መሰረተ ልማት እንዲያጠቃ ያስገድደዋል። ዜና ቃል አቀባይ ኡመር ሻር እንደዘገበው ከሆነ በሰራዊቱ መግለጫ ላይ የተጠቀሱት መንደሮች ከዛህራኒ ወንዝ በስተሰሜን የሚገኙ ናቸው። ከዚህ ቀደም የሊባኖስ መገናኛ ብዙሃን እንደዘገቡት ከሆነ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሚገኙ በርካታ ቦታዎች ላይ ኢላማዎችን ደብድቧል። በተጨማሪም ትናንት ምሽቱን ጽሩ ከተማ የሚገኝ የአንድ ባንክ ቅርንጫፍ ጥቃት እንደተፈጸመበት ተዘግቧል። በአዛ ቀበሌ በተካሄደ የአየር ድብደባ አንዲት ሴት መሞቷንና ሕፃናትን ጨምሮ 16 ሰዎች መቁሰላቸውን የክልሉ ምንጮች ዘግበዋል። ጥቃት የተፈጸመው ትናንት ምሽት በካን ዩነስ ሰፈር በሚገኝ የድንኳን ሰፈር ላይ ነው። ትናንትና ከቀትር በኋላ በደቡብ ሊባኖስ ከሊታኒ ወንዝ በሰሜን አሸባሪ በተኮሰው ጸረ ታንክ ሮኬት ሸምበሊታን ሽሙኤል ላምበርግ የህይወት መስዋዕትነቱን ከፈለ ታንክ ተጎድቷል። የአንድ አመቱ ሻለቃ ኢታን የመከላከያ ኃይሉ 75ኛው ታንከኛ ክፍል ተዋጊ ነበረ። የቀብሩ ስነ ስርዓት 12 ሰዓት ላይ እኩለ ቀን ላይ በሪሾ ለጽዮን ከተማ በሚገኘው ወታደራዊ መካነ መቃብር የግባተ መቃብር ስነ ስርዓት ተፈጽሟል። ነፍስ ይማር። ሌሊቱን በአስርት የሚቆጠሩ ሀሬዲም ወጣቶች በጎዳና ቁጥር 1 ተላቢና ኢየሩሳሌም በሚያገናኘው በሻር ሀጋይ አካባቢ አውራ ጎዳና ዘጉም። ለውትድርና አላገለግልም በሚል አመፅ አንድ ሀሬዲ ወጣት በፖሊስ መታሰሩን በመቃወም መንገዱን በሁለቱ አቅጣጫዎች ለተወሰኑ ሰዓት ዘግተውት ከቆዩ በኋላ ፖሊስ ሁከት ፈጣሪዎቹን በድምፅ በማስፈራሪያ በማይክሮፎንና በጭስ ሰልፍ መመተኛ ጭስ ቦምብ በመጠቀም ከአካባቢው በትኗቸዋል። ቃል አቀባያችን እንደዘገበው ከሆነ ፖሊስ ወደ ስፍራው ከመድረስ በፊት ወጣቶች ሀሬዲን በተቆጡት አሽከርካሪዎች መንገዱን ዘግተው ችግር ፈጥረው ነበረ። በመጨረሻ ጎዳናው ተከፍቷል። በአረብ ማህበረሰብ ውስጥ ያለው የግድያ ወንጀል በመቀጠል ሌሊቱን በአንድ ሰዓት ተኩል ውስጥ 3 ሰዎች ተገደሉ። በጋሊል በሚገኙ ታምራም ከተማ እድሜው በ40ዎቹ ውስጥ የሚገኝ አንድ ወንድ በጥይት ተኩስ ህይወቱን አጥቷል። ከዛ ቀደም ብሎ ደግሞ በነጻሬት ከተማ አቅራቢያ በምትገኝ ሰፈር እድሜያቸው 25 ገደማ የሚሆኑ ሁለት ወጣቶች በጥይት ተኩስ ተገለዋል። ቃል አቀባያችን ሚካኤል ቫሰርማን እንደገለጸችው ፖሊስ በአካባቢ ፍተሻ እነዚህን አጥፊዎች ለመያዝ እየፈለጋቸው ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገውን ውጊያ በጀመረበት ወቅት የበለጸገውን ዩራኒየም ለማውጣት ልዩ ኃይሎች ኮማንዶ ምድር ጦር ለመላክ አስበው እንደነበረ ገለጹ። ነገር ግን በእስራኤሉ ላይ ሊደርስ የሚችለውን አደጋ ግምት ውስጥ በማስገባት ሀሳቡን ተውት አድርገዋል። በዋይት ሃውስ ቤተ መንግስት ውስጥ ከጋዜጠኞች ጋር ባደረጉት ውይይት ትራምፕ እንደተናገሩት በመጨረሻ ውሳኔስ ቦታውን በቦምብ ለመደብደብ ዩራኒየም እዛው ለማውደም ተወስኗል። ፕሬዚዳንት አክለውም የአሜሪካም የጠፈር ኃይል ዩኤስ ስፔስ ፎርስ እጅግ ከፍተኛ አቅም ባላቸው ካሜራዎችም አማካኝነት ቦታውን ያለማቋረጥ እየተከታተለ መሆኑን ያረጋገጡ ሲሆን ማንም ሰው ወደዛ ለመቅረብ ቢሞክርና አሜሪካ ምን እንደምታደርግ ታውቃለች ሲሉ አስጠንቀዋል። ይህን የዘገበው ቃል አቀባያችን ራም ብራንድስ ነው። የአየር ጸባይን ትንበያ ደግሞ የዛሬ አርብ የሙቀቱ ከነገ ዛሬ ቀንሶ ከሰነበተው በመጠኑ ቀዝቃዛማ ይሆናል። ነገ ቅዳሜ ሰንበት ሙቀቱ ይጨምራል ተብሏል። የሰዓቱ ዜና የስከዚሁ ነው።

0: ተቃርበናል። ወደ ቅዳሜ ሰንበት እየተቃረብን ነው እና ጥሩ ቅዳሜ ሰንበት ይሁንልን እያልኩ እንግዲህ የሰሜኑ ክፍለ ሀገር ደህንነቱም እንዴት ይታያል? እንዳው ከሊባኖስ በኩል እየተወነጨፉ ያሉት ሮኬቶች፣ ሌሎችም እንደ ሚሳይሎችም ሳይቀር እንዴት ነው ያለው ተጨባጭ ሁኔታ በአሁኑ ጊዜ በአሁኑ ሰዓት?
1: በአሁኑ ሰዓት ያለው ሁኔታ በሊባኖስ በሂዝቡላ በተለይ በሂዝቡላ በኩል የሚወነጨፉ የተለያዩ መሳሪያዎች በወታደሮቻችን ላይም ከፍተኛ የሆነ ጉዳት እያደረሰና ከሞትም እየዳረጋቸው ነው። እዛም በሰሜኑ በኩል ያለው ህዝብም እንደሚታወቀው በዚህ በሚወነጨፉ መሳሪያዎች ጸጥታ ነስቷቸው ነው የሚገኘው በአሁኑ ሰዓት። እና ስለዚህ በጣም ቀላል ነው ብለመና ከባድ ነው ብለን ነው እንጂ ቀላል በቀላላ ነው አለመሆኑን ሁላችንም ገንዘብ አለብን።
0: አሁን ከሶስት ቀናት በፊት የእስራኤልና የሊባኖስ ዲፕሎማቶች በአሜሪካ ዋና ከተማ ዋሽንግተን ተገናኝተው በዚህ ጉዳይ በተኩስ አቁም ዙሪያ ተወያይተው ያው ግራ ቀኙ ተስማምተዋል፣ ተፈራርመዋል ተብሏል። እና ግን ተኩሷል እንደቀጠለ ነው። እንዴት ተዋለ?
1: ዩናይትድ ስቴትስ በሊባኖስ የተኩስ አቁም ስምምነት መድረሱን አስታውቃለች። ሁላችንም በተለያዩ የሶሻል ሚዲያዎች ተነግሯል። ነገር ግን ሂዝቡላ ከሊታኒ ወንዝ በስተደቡብ እንዲወጣና በእስራኤል ላይ የተኩስ አቁም ሙሉ በሙሉ እንዲቆም ቅድመ ሁኔታ አስቀምጠዋል። ነገር ግን ሂዝቡላ በዚህ የተኩስ አቁም ሁኔታ ፈጽሞ እንደማያውቀውና እንደማይስማማ ነው እንግዲህ ሂዝቡላ ባለስልጣኖች ህዝቡላ የሽብር ፈጣሪ የአሜሪካን የምታደርገውን ሽምግልና ሊቀበለው አልቻለም። በእስራኤል በኩልና በሊባኖስ በኩል አሜሪካ ከመሀል በመውቃ በመገናኘት ሁለቱን አስማምታለች። ነገር ግን ህዝቡላ ይሄን ነገር ፈጽሞ አይቀበለውም።
0: ይበኔ እንዳለ በሰሜኑ ክፍል ከሊባኖስ በቅርብ ርቀት አዋሳይ ድንበር በቅርብ ርቀት የሚገኙ እስራኤላውያን ማህበረሰብ በዚሁ በጸጥታ መደፍረስ ምክንያት በዋናነት በሰሜኑ በጋሊል ከፍተኛው ጋሊል ምዕራባዊ የታችኛው ጋሊል በተባለ ነዋሪዎቹ የእርሻ ገበሬዎች አልሚዎች ናቸው። ግን በዚህ በጦርነቱ ምክንያት ብዙ ኪሳራ እንዳደረሳቸው ነው የሚነገረው። እና ይህን ተከትሎ ደግሞ ምን የንብረት መጥፋት ሳይሆን ቀላል አይደለም፣ ድንጋጤው ፍራቻው በሰው ላይም ጉዳት እያደረሰ መሆኑ ነው። እና አሁን የእስራኤል መንግስት ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት ጥምር መንግስታቸው የሰሜኑን ክፍል መልሶ ለማቋቋም በሚል 13 ቢሊዮን ሸቀል አጸደቀ። ይህ ጥሩ ስራ እንዴት ታየዋለ?
1: አንደኛ ስነ ስርዓት ያለው ሁኔታው በሰሜን በኩል የሚገኙት የሀገሪቱ ነዋሪ የሆኑት በሰሜን እስራኤል ከአንዴ ሁለቴ ብዙ ጊዜ ስብሰባ ተደርጎ የተለያዩ ሚኒስተሮች ይህንን ኤልኪን ለምሳሌ እነሱ በአንድ ላይ በመሆን እስራኤል በሰሜኑ በኩል የጠቀስከውንን ባጀት በመወሰን በሰሜን የተንኮታኮቱ በሰሜን ያለው ኑሮ ዞሮ እንዲመለስ በማለት ይህንን አይነት ባጀት ተመድቧል። አሁን ዋናው ምክንያት ምንድን ነው? ያለው ሁኔታ ሁልጊዜ መመደብ ብቻ ሳይሆን ይህ ነገር ዞሮ ከተሰራና በሰሜን በኩል ያሉ የተንኮታኮቱ ሁኔታዎች ከተስተካከሉ ጥሩ ኑሮ ያሉ መስሎ ይታያል። ነገር ግን እንደገና ሁለተኛ በሊባኖስ በኩል የሚወረወሩ ተወንጫፊ መሳሪያዎች ያንን አካባቢ በሚያጠፉበት ጊዜ የወጣው ባጀት እንደገና የእምቧይ ካብ መሆኑን ሁላችን መረዳት አለብን። ለዚህ ገንዘብ ባጀት መመደብ ብቻ ሳይሆን በሂዝቡላ በኩል ያለው ሁኔታ መፍትሄ ካልተገኘለት የሚመደበው ባጀት ምን አይነት ውጤት እንደሚሰጥ ይሄ ነው ብለህ ገምተህ መናገር አትችልም በአሁኑ ሰዓት።
0: ጥሩ ሮቤን፣ አሁን እዚህ ላይ እኮ ይህን መንግስት ያጸደቀው በጀት ብዙም የሰሜን እስራኤል አልን እንጂ እኮ በጣም ከድንበሩ 9 ኪሎ ሜትር ርቀት የሚገኙት ብቻ ነው። ለምሳሌ እናንተ ከተማ የሃይፋ ከተማና አካባቢዎችን አይመለከታቸውም። በቅርብ ርቀት የሚገኙትን ብቻ ነው የተባለው። እንዴት ታየዋለ?

0: ይኸውልህ፣ በመጀመሪያ ደረጃ በጣም ከሚገርም ነገር በሊባኖስ በኩል የሚወረወር መሳሪያ በሰሜን በጽፋት ወይም በክራሽ ሽሞና በሽሎሚ ብቻ ሳይሆን ናሃሪያ፣ አኮ፣ ቅራዮትና ሀይፋም እንደተሰቃዩ ነው የሚታየው። እንደሚሰቃዩና ይህን ነገር አስጊ ነው። ይህንን ባጀት በሰሜኑ አካባቢ ብቻ መመደቡ ትክክለኛ አይደለም። በሰሜን አካባቢ ያሉት ያለው አለመረጋጋት በእኛ አካባቢ ያለው ከቅራዮት ሀይፋና ናሃሪያን አኮን ይዞ የሚወክል ነው። የተመደበው በጀት ከዚህ ውስጥ ናሃሪያ፣ አኮ፣ ቅራዮት እና ሀይፋ አለመመደባቸው እጅግ በጣም የሚያሳዝን ሁኔታ ነው። ስለዚህ ይህንን ነገር በአካባቢ የጠቀስኳቸው የከንቲባዎች ይህንን ነገር በመቃወም ከአንዴ ሁለቴ ተገናኝቶ ተወያይተውበታል። እንግዲህ ያለው ሁኔታ ምን አይነት መፍትሄ ይገኛል የሚለውን ሁኔታ ቆይተን የምናየው ሁኔታ ነው። በዚህ አጋጣሚም እንግዲህ ያው ምርጫ እየተቃረበ ስለሆነ የዚህ የተመደበው ባጀት በአካባቢያችን ናሃሪያ፣ አኮ፣ ሀይፋና ቅራዮት አለ ከዛ ውስጥ አለመግባታቸው እጅግ በጣም የሚያሳዝብና ትዝብት የሚያስገባ ሁኔታ ነው። ይሻየው
1: እንግዲህ የልማት ላይ እንግዲህ በስራቸው ምንም ሮኬቶች ወደዚህ ወደ ክልላችሁ ተወነጨፉ ቢባልም በስራው የዕለት እያንዳንዱ በየስራ ቦታ ተነስቶ እየሰራ እንደሆነ ነው የሚነገረው እና ሌላ እኮ የሚመዘን ያለበት ሁኔታ ነው ምልህ ዘጠኝ። በእርግጥ ሁሉንም የሰሜኑ ክፍል የሚያሳስብ ሁኔታ ነው። እናም አሁን ለምሳሌ እንደ ካርሜል በዘጠኝ ኪሎ ሜትር ርቃ የምትገኝ ናት አደለ?
0: አንደኛ ትክክል ክኔሬት
1: ክኔሬት ጽፋት
0: አሉ። እነዚህ ቦታዎች ምስራቅ ብለን የምንጠራቸው ናቸው፣ ሚዝራህ ተብሎ የሚጠሩት ናቸው። በምናይበት ጊዜ ይሻያው ይህ አይደለም። ከአሁን ቀደም በዚህ በጠቀስኳቸው ከአመታዊ ባጀት ካልተመደቡት ነዋሪዎች ለምሳሌ ከተማዎች ውስጥ የጠቀስኳቸው ከአሁን ቀደምም ቢሆን ሙሉ በሙሉ መንግስት የአመታዊ ባጀት መድቦ ለእነዚህ ከተማዎች የሚገባቸውን እንዲቀበሉ አላደረገም። አሁን ያለው ሁኔታ ምንድነው? ልዩነት ያለው ሁኔታ ነው። በሰሜኑ አካባቢ ያለው ቢሰቃይም ቢሆን ይህንን እንግዲህ አይስጧቸው ማለት አይደለም። ግን ማወቅ ያለብን ምንድነው? የጠቀስኳቸው ቦታዎች ከስራ ሰዎች ወጥተው ቢመለሱም ቢሆን ቤታቸው የፈረሱባቸው አሉ። ከቦታ ወደ ቦታ የሚዘዋወሩ አሉ። አካባቢያቸው ጠቅላላ የሰው መኖሪያ የማይመስሉ አሉ። ብዙ ቦታዎች የፈራረሱ አሉ። በሀይፋ በተለይ የፈረሱ ቤተሰብ ያለቁባቸው ቦታዎች አሉ። ያንን በሙሉ እነዚህ በሙሉ ከዚህ ከተመደበው ባጀት ውስጥ አለ መመደባቸው እጅግ በጣም የሚያሳዝን ሁኔታ ነው። ይህን ስን እንግዲህ በቃል ሽሞኔ አካባቢ ያለውነን የተመደበውን ባጀት መቃወሚያ አይደለም። ይሻያው
1: ጥሩ፣ በጣም አመሰግናለሁ መምህር ሮቤል መሸሻ ለሰጠው ወቅታዊ ገለጻ። እናመሰግናለንም። ሻባት ሻሎም።
0: እኔም አመሰግናለሁ። ሻባት ሻሎም።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ታሪክና ባህላዊ እሴቶችን የምናቀርብበት ፕሮግራማችን ነው። ባለፈው ፕሮግራማችን ስለ እቆብ አገልግሎት ጥቅምና ከህግ አንጻርም ያለውን አንድምታ ከእቆብ ተጠቃሚዎችና ከህግ ባለሙያ ጋር ማቅረባችን ይታወሳል። የዛሬው ፕሮግራማችን በድር ላይ ያተኩራል። እድር ባንድ አካባቢ የሚኖሩ ሰዎች በፈቃደኝነት የሚመሰርቱት የገንዘብ የቁሳቁስና የጉልበት ትብብር የሚፈጠርበት በተለይም በሐዘን በቀብርና በለቅሶ ወቅት አባላትን ለመደገፍ የተቋቋመ ባህላዊ የህብረተሰብ መረዳጃ ማህበር ሲሆን ከትውልድ ወደ ትውልድ እየተላለፈ የመጣ ባህላዊ እሴት ነው። እድር ማህበራዊና ኢኮኖሚያዊ ጥቅሞች አሉት። ኢኮኖሚያዊ ጥቅሙን ስንመለከት አባላት የገንዘብ መዋጮ በማድረግ በድንገተኛ አደጋ ወይም በሞት ጊዜ የቤተሰብ አባልን ለማሳረፍ የሚያስፈልገውን ወጪ ይሸፍናል። ከገንዘብ ድጋፍ በተጨማሪ ድንኳን፣ ወንበር፣ ቡናን ጨምሮ የተለያዩ የመጠጥ እቃዎችንና የምግብ ማፍሰያ ቁሳቁሶችን ለአባላቱ በነፃ ወይም በተመጣጣኝ ዋጋ በማቅረብ አገልግሎት ይሰጣል። ማህበሩ በኢኮኖሚና በገንዘብ ድጋፍ የቀብር ወጪን በመሸፈን በድንገተኛ የሞት አደጋ ጊዜ የቀብርና የለቅሶ ማስፈጸሚያ ወጪዎችን ይከፍላል። አባላቱም ኪስን በማይጎዳ መልኩ በየወሩ አነስተኛ ክፍያ በመክፈል ትልቅ ድንገተኛ ወጪን ይከላከላሉ። ሌላው የእድር ጥቅም ህብረተሰባዊ ወይም ማህበራዊ ትስስርን መፍጠሩ ነው። እድር አባላቱን በስርዓት የሚያስተሳስር በአካባቢው ሰላምና አንድነት እንዲጠበቅ ከፍተኛ አስተዋጽኦ የሚያደርግ ከመሆኑም በተጨማሪ በአባላቱ መካከል ጠንካራ ማህበራዊና ኢኮኖሚያዊ ትስስር የሚፈጥር ማህበር ነው። የእድሩ አባላት በለቅሶ ጊዜ ድንኳን በመጣል ምግብ በማፍሰልና እንግዶችን በመንከባከብ ይረዳዳሉ። ሐዘንተኛው ቤተሰብ በሐዘን ወቅት ብቸኝነት እንዳይሰማው አባላቱ የሥራ ክፍፍል በማድረግ ምግብ በማዘጋጀትና አስፈላጊ ነገሮችን በማቅረብ ለቀናት አብረው ስለሚሰነብቱ ለሐዘንተኛ ቤተሰቦች ጥሩ ስሜት እንዲኖራቸው ያደርጋል። በአካባቢው የሚኖሩ ሰዎችን እርስ በርስ በማስተዋወቅ ጠንካራ ማህበረሰባዊ ትስስርን ይፈጥራል። አባላቱ በመካከላቸው የሚነሱ ቅሬታዎችን አለመግባባቶችን በሽምግልናና በውይይት መልኩ ይፈታሉ። በእስራኤል ባህል ወግና ደንብ መሰረት የቀብር ስነ ስርዓት የሚፈጸመው በህብራት ኪድሻ ወይም የእስራኤል ሃይማኖታዊ የቀብር ስነ ስርዓት አስፈጻሚ ስለሆነ ቀብሩን የሚፈጽመው በአብዛኛው በዚህ ስራ የድር አባላቱ ላይሳተፉ ይችላሉ። ከዚህም አንጻር በቤተ እስራኤላውያን ዘንድ የድር ባህል ብዙም የተለመደ እንዳልሆነ ይነገራል። ነገር ግን የኑሮውን ባህልና ኑሮውን ልምድ በሚመጥን መንገድ የተለያዩ መረዳጃዎች እንዳሉም ይነገራል። በእድር ዙሪያ ከህግ ጠበቃ አቤ ቢተው ጋር እንወያያለን።
1: እንግዲህ እድር ከተማ ቀመስ ለሆኑ ሰዎች የዚያ የነበረና ከዚህም የታደሰ ሁኔታ ነው የማየው። ካለሁበት ከተማ ሉድ እንደዚህ በእድር ተደራጅተው ጥሩ እንቅስቃሴ የሚያደርጉ አንደኛ ከመካከላቸው ሰርግ ከሆነ ወይም ባር ሚጽባ ከሆነ የእድሩ አባላት በሙሉ ለዚያ ቤተሰብ የስራ እርዳታ ያደርጋል። በሰርጉ ላይ ወይም ባር ሚጽባው ላይ በማዶል ላይ ከፍተኛ ትብብር ያደርጋሉ። በሁለተኛ ደረጃ መቼም እንግዲህ ሰውና እንጨት ተሰባሪ ነው። ሰው በሚሞትበት ጊዜ ከመጀመሪያው ጀምሮ እስከ መጨረሻው በተለይ ከሰዓት በኋላ የተለያዩ የምግብ አይነቶችን የመጠጥ አይነቶችን በማምጣት ቡና፣ ፈንድሻ፣ ቆሎ በማቅረብ የማህበራዊ ኑሮ ከፍ እንዲል የሚያደርጓሉ። ግን በዚህ ጉዳይ ቅድም እንዳልኩት ብዙውን ጊዜ የሚሳተፉት ከተማ ያደጉና ከተማ የነበሩ ናቸው። በተለይ ከይሁዲ ማህበረሰብ ጋር ተጋብተው የመጡ ብዙዎቹ ሃይማኖታቸውን ወደ ይሁዲነት የቀየሩ ያን ኢትዮጵያ የነበረውን ልምዳቸው አምጥተው እድር አቋቁመዋል። በዚህ ላይ እንዳሉ ዘመዶቻቸው ወላጆቻቸው በኢትዮጵያ የቀሩ ስለሆነ መርጎ ይቀበላሉ። ገሌ ሙቷል፣ አባትሽ እናትሽ አያትሽ ሲባል ያን ጊዜ ግለሰቡ ወይም ግለሰቧ ብቻዋ ነው ቶን የድሩ አባላት በሙሉ በተራ በመቀመጥ ቀንም ሆነ ከሰዓት በኋላም ሁሉንም እርዳታ ያደርጋሉ።
0: ወይዘሮ ሰላማ ፈረደ እንዴት ትለናለች? እንደው አንቺ ከቤተ እስራኤል ልምድ አንጻር ምታውቂውን ያለው ልምድ ምን ይመስላል?
2: አመሰግናለሁ። እንግዲህ በአገራችን አኳያ ስንሄድ አዎ በኢትዮጵያ በልቅሶው በኩል የሚሰጥ ያው ላዘንተኛው እርዳታ ደገፍታ ተብሎ የሚሰጥ ገንዘቦች አሉ።
0: እንደሚታወቀው በኢትዮጵያም ሆነ እስራኤል ሀገር በለቅሶ ጊዜ የሚዋጣ ገንዘብ አለ። ለለቅሶ ይሄደው ህዝብ ገንዘብ ይሰጣል። ደፍተር ላይ እየተመዘገበ እያንዳንዱ ሰው ምችለውን እንዳቅሙ ከትንሽ ገንዘብ ጀምሮ አሁን ደግሞ በተለይ እስራኤል ሀገር ገንዘቡ ከፍ እያለ መጥቷል። በፈቃደኝነት እያንዳንዱ ሰው ገንዘብ ይጥላልና የዚህ ገንዘብ ይህ በበጎ ፈቃደኝነት የተሰበሰበ ገንዘብ ለሀዘንተኛ ቤተሰቦች ያለው ጥቅምና የሚያደርገው ድጋፍ ከፍተኛ መሆኑ ይታወቃል። ይህን የገንዘብ መዋጮ የጀመሩት ቤተ እስራኤላውያን እንደሆኑ ይነገራል። ከጎንደር ከተማ በቅርብ ርቀት በመትገኘው አምቦበር በመትባል ቤተ እስራኤል መኖሪያ ሰፈር የሚኖሩ ቄስ ብርሃን ባሩህ ይህን ባህል እንደጀመሩት የተለያዩ ሰዎችም ቤተሰቦቻቸውም እንዲህ ሲሉ ይናገራሉ።
2: አዎ በኢትዮጵያ በልቅሶው በኩል የሚሰጥ ያው ላዘንተኛው እርዳታ ደገፍታ ተብሎ የሚሰጥ ገንዘቦች አሉ። እኔ እንደምረዳው ወላጆቼ እንደሚነግሩኝ ትልቆችም አዛውንቶች ቄሶችም ሆነ እንደሚያስረዱና ቀድሞ የተደነገገ እንግዲህ በአገራችን ባህል ሰው አንዳንድ ተኳሽም ሆነ ባደን የነበሩ ወይም እንደዚህ በጀብድነት የሰሩትን በልቅሶ ላይ ይዘመርላቸዋል ማለትም ይፈከርላቸዋል ጥይትም ይተኮስ ነበረ። አሁን የዛን ጊዜ ግና የሚታየ ወንድም ነው ቄስ ብርሃን ባሮክ ይባላሉ። በጣም ትልቅ አዛውንት ሀገርን አምቦበርን ሲመሩ የነበሩ በጣም ትልቅ አዛውንት ናቸው። እኔ ሚቶች ሚታየ ጸጋሁን ባሮክ ይባላል የእናቴ አባት። ቄስ ብርሃን ባሮክ ደግሞ ያው የጸጋሁን ባሮክ ወንድም ነው። እሳቸው እንዳሉት አባ ቄስ ብርሃን ነው የደነገጉት ታስር ያነ ጥይት ሲተኮስ ተው አሉ። ይሄ ሰው እኮ እግዚአብሔር ነው የሰራው እግዚአብሔር ይወሰደው እግዚአብሔር ልትመቱ ነው ወይ ይህን ጥይት የምትተኩስ ምን ብላችሁ ነው? የግዳላ ዘንቶኞች የተቻላችሁን መጠን ብትለግሱ አይሻልም አተውም ብሎ ደነገገ ይባላሉ። በዛን ጊዜ 10 ሳንቲም አውጥተው ላዘንቶኞች መጽሐፍ ተጻፈ ይችሉ ማለትም መጽሐፍ ይዘው ጻፉ ይባላል። ገሊ 10 ሳንቲም ኋላ ሀሜዞ ደረሰ አሉ። በአስር ሲኪያት ኋላ ሀሜዞ ሀሽልንግ እየደረሰ ሀሜዞ እየደረሰ ብዙ መጣል እና ያው እንግዲህ ስታንድ ብር ደርሷል በኢትዮጵያ። አሁን በዚያ የተነሳ ይኸው እዚህ ሀገር መጥታ ያቺ ድንጅ የተደነዘጀ ቄስ ብርሃን ባሩክ የደነደዷት ድንጅ መጥታ እዚህ ሀገርም ይኸው ልቅሶ ሲሆን ይሰጣለኝ እንደ መጠኑ ይሰጣል። እዚህ ሀገር ያው አለም ሀገር ነው።
0: ከዚህ ጋር ተያይዞ የህግ ጠበቃ ቢቢቶ እንደሚታወቀው የኛ ማህበረሰብ ሀዘን ላይ በተለይ ሀዘን ላይ የሚሰበሰብ ገንዘብ አለ። መጠኑ ቋሚ አይደለም። ሰው የሚችለውን ሁሉ ለሀዘንተኛ ቤተሰብ እንዲያግዝ ተብሎ ያው መቼም ሞት ድንገተኛ ስለሆነ ገንዘብ ይጣላል እና እንደው ከዚህ የሚጣል ገንዘብ ጋር ያለው ልምድና ባህላዊ ትስስርስ እንዴት ይታያል? የሚበረታታ ነው ወይስ እንዴት ነው? አስተያየት ካለ።
1: በጣም የሚበረታታ ነው። በኢትዮጵያም እኮ ይገርምሻል ከ50 ከ60 ዓመት ወዲህ የመጣ ነው። አንዴ ጎንደር ዙሪያ አምቦበር ውዛባት ሰራም የሚባል አካባቢ የሆኑ ቄስ ይሞታሉ አሉ እና ሰው ሲሞት ትልቅ ሰው በተለይ ከብት መታረድ አለበት በሬ። እዚያ ቄስ አንድ በሬ ነበረው። እንዴ ይህን ያህል ቄስ ሞቶ ዝም ብሎ እንዴት ይሆናል በማለት ያን በሬ ወስደው አረጉ ቄሳ ውስጥ ማለት ነው። እና ከዚያ በኋላ አንዱ ቄስ ተነስቶ ምናሉ በሉ እንግዲህ ከዛሬ ጀምሮ ለሞተ ሰው ብሎ ቤተሰቡ ራብ የሚያልቅበት ምክንያት የለም። እያንዳንዱ ቀብር የሚመጣ ልቅሶ የሚመጣ የቻሌውን ያህል ገንዘብ ያስቀምጥ ተብሎ በተወሰነው መሰረት ህዝቡ አውቆ ጥሩ በሬ ገዝተው ለቤተሰቡ ሰጡ በመባል ይታወቃል። ከዚያን ጊዜ ጀምሮ ይህ ጉዳይ እየዳበረ ነው። እስራኤል ሀገር በተለይም መስገነው ደህና ነው። ህዝቡ ይሰራል፣ ከቢጦ ህዝብም ይቀበላል። ብዙውን ጊዜ የገንዘብ ችግር የለም። ስለዚህ ልቅሶ ሲሄድ እንጃ ከ20 ከ50 ብር በታች የሚሰጥ የለም። ሁሉም ይሰጣል። የአውቶቡስ ይሰጣል። የከተማው ነዋሪ የሆነ ሰውየው የሞተበት ማበሩንና የአውቶቡስን ጨምሮ ይሰጣል እና ይህ ገንዘብ ለሚታረደው ከብት ለሚገዛው ቢራ ለሚደገሰው በሙሉ በደንብ ይረዳል። በጣም ጥሩ ባህል ነው፣ መዳበር ያለበት ነው። በአበው ሲሰሩት ምን ይላሉ? 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው እንደሚባለው ነው። እና በጣም መዳበር ያለበት ሁኔታ ነው። ጥሩ ነው።
0: አዎ፣ ይሄ ገንዘብ መዋጮ በሀዘን ጊዜ የሚደረገው የገንዘብ መዋጮ እውነት ነው ቤተ እስራኤላውያን በኢትዮጵያ እንደጀመሩት ይነገራል። ብዙ ሰው ነው ይህን ሀሳብ ሲያነሳው መሰማ። ኢትዮጵያ ማሁን ተለምዶ በመላው ኢትዮጵያ ማለት ይቻላል እንግዲህ በተለይ በሰሜኑ አለ በማንኛውም ለቅሶ ገንዘብ እንደዚህ ይሰበሰባል በድንገት። እና መነሻ ታሪኩንም በተለይ ደግሞ መነሻ ታሪኩን በግልጽ ነው ያስረዳህን የህግ ጠበቃ አቢቢተው፣ በጣም ነው የምናመሰግነው። እንግዲህ
2: አዎ፣ አያቴ በጣም ትልቅ ሰው፣ አዋቂ ሰው፣ ቄስ ብርሃን ባሩክ አምቦበርን ኡዛባን ይዘው ሰኖራ ጻድቃ የሚያውቀው ሀስት ሀገራችን ማውሪ በለሳ በጣም በጣም በጣም የመሩ ናቸው። አገርን በአገር የተጠሩ በኢትዮጵያ ስማቸው የተጠራ የነገሰ የነጠረ ነው ስማቸው። እና ያው እንግዲህ ከዚያ ኢትዮጵያ ታሉ የዚህ ሀገሮች ዳቶች ተመርጠው ሂዳቸው የቄስ ብርሃንን ባሩክ ይዛችኋቸው ነው ተብለው ተላኩ አሉ። አሁን እስቶ ኢትዮጵያ ድረስ ቄስ ብርሃን ባሩክ ይጠራሉ ለኢየሩሳሌም ተብለው ሳስቡት ሰለታት አንድ ቀን ሳስቡት ተጠርተው ያው ሶስትናቸው ልጆቻቸውን ይዘው ወደዚህ መጡ። አዎ።
0: እሺ፣ ወይዘሮ ሰላማ በጣም እናመሰግናለን ስለሰጠሽው አስተያየት። መልካም ቀን ይሁንልሽ። ኢትዮጵያ ቤተ እስራኤላውያን በአንዳንድ ከተሞች በድር ተደራጅተው እየተጠቀሙበት በዚህ ባህል በሰፊው እየተጠቀሙበት ይገኛል። ከነዚህ ከተሞች መካከል አንዷ የቅራት ጋት ከተማ ናት። በቅራት ጋት ከተማ የእድር አባል የሆነችው ወይዘሮ ክብካብ ቸኮል ስለ እድሩ እንዲህ ትለናለች።
3: እኔም በአድሉን ስለሰጣችሁኝ በዚህ ስለምታሳትፉኝ በጣም ነው የማመሰግነው።
0: እሺ ክብካብ፣ እድር እንግዲህ በኢትዮጵያ በተለይ በከተሞች በሰፊው ያው የተለመደ ትልቅ መረዳጃ ማህበር ነው። እዚህ ሀገር እስራኤል ሀገር የምንኖረው እኛ ቤተ እስራኤላውያን እድር ብዙም የተለመደ አይደለም ነው ምንለው። አሁን ግን በአንዳንድ ከተሞች እንደሆነ አሁን ሳይሆን ቀደም ብሎም እንደጀመረ ነው አሁን የምሰማው። አንዳንድ ከተሞች ላይ በጣም የተደራጀ እድር እንዳለ እየሰማሁ ነው። እንግዲህ ከነዚህ ከተሞች መካከል አንቺ የምትኖርባት ከተማ ቅራት ጋት አንዷ ናት።
3: ቅራት ጋት እንደው ማካበድ ካልሆነ የሚወዳደራት ያለ ራሱ አይመስለኝም። እና ሆነ
0: ሁሉም የየራሱን ከተማ ያደንቃል
3: በሚለው እኛውን ሌላ ከሌላ ሀገር ሰዎች ራሱ ብትጠይቅ እንደዛ ነው መጠው ደርሰው እንደዚህ በለቅሶን በደስታም ሲመጡ አድንቀው በጣም እንደዚህ ነገር አይተናናቅም ኢትዮጵያ የቀረ በጣም ደስ ጠለች ምናምን ነው የሚል ነው። ጉዳት ባንለውም ተጽዕኖ ደግሞ ይኖረዋል።
0: ለምሳሌ
3: አሁን ለምሳሌ እድሩ ግዴታ አንቺ ተመቸሽ አልተመቸሽ ወይ ባልሽ ወይ ሚስት ከዛ እድር መገኘት አለበት። አንድ ህግ ነው። ጥቅሙ ምንድን ነው? ሀዘንም ደስታም ሲኖር ሳትጨናነቂ እድርሽ አለ። አንቺ እንደተሳትፎሽ መጠን ማለት ነው። አንቺ ምተሽ ከሆነ ያም ሰው ይመጣል ወደ አንቺ እና በልበ ሙሉነት ነው ያን ነገር ስታደርጊ የድሬ ሰው ያግዘኛል የድሬ ሰው አለልኝ ነው በደስታ። በሀዘንም ደግሞ በቃ ሁሉንም ነገር የሚገርምሽ የድሩ ይነገራል አሉ እንትኖች አለንትን ምንድን ነው ይባል እንደ የድሩ ተወካዮች አሉ ከሁለቱም ግሩፕ እና ከሁለቱም ግሩፕ ሆኖ ማለት ነው። ከዚኛው ግሩፕ ባይኖሩም የዛኛውንም ግሩፕ እገዟቸው ይባላል ከዚኛውም እገዟቸው ይባላል። ከከሌ እንትን አለ ነገ ደግሞ ከሌ ለቅሶ እንደዚህ ያለው እንደዚህ ቀብራለ እንደዚህ ይነገራል። ሁሉም ሰው የራሱን ኃላፊነት ወስዶ ነው እዛ ላይ የሚገኘው። በግዴታም ሳይሆን ኃላፊነት ተሰምቶት ነው
0: በፈቃደኝነት።
3: አዎ በፈቃደኝነት ነው። የዚህ እንግዲህ የእድሩ የዚህ የማህበሩ አንድ ህግ ነው። በዛ ላይ ደግሞ ውጭጩ ደግሞ ማንም መቅረት የሌለበት አለ መዝገብ አለ የስም ቁጥር አለ። ለምሳሌ እኔ እና አንቺ ከድሩ ብንሆን እኔ 10 ቁጥር ብሆን ቀጥታ ደሽ የሆነ በደስታ በሀዘንም እዚህ ላይ በሀዘን በ50 ብር ነው የሚጣለው
0: 10
3: ቁጥር ትያለሽ። ማንም ሰው የድሩ እንትን ነው በፈረቃ ነው የሚይዙ የመጣው ሰው ይታተፋል። ይይዛል ያንን ብር ይሰበስባል አንደኛው ሰው ያስተናግዳል አንድ ሰዎችን እንትን ይሰባሰባል እንደዚህ ማስተናገድ እና ሁሉም የየራሱ ስራ ክፍፍል ይሄ የኔ ስራ ነው ሳይል እዛ ላይ ክፍተት ያለውን ቦታ ሞልቶ ይገኛል የድሩ አባል የሆነ ሰው ማለት ነው በዛ ሰዓት ያን የድርተኛው ሰው የደረሰበትን ችግር ብቻ ነው የሚያስብ ምን ይጎላል ወይም ምን ይሆናል ሰውን ማስተናግዳል አያስብም ይህ ትልቅ ጥቅም ነው ማህበራዊ ግንኙነትን ያስተሳስራል የስራ ጫናን ይቀንሳል ገንዘብንም ወጪንም አንቺ በየሄድሽ ቤንት የምትይውን ነገር በዛ ሰዓትም
0: ሀዘንተኛ ቤተሰቦች ድንገተኛ ወጪ እንዳያወጡ ያው ይጠቅማል ያግዛል
3: እሱን ነው የምልሻው ኢኮኖሚያዊ ማህበራዊ እና ምን ልበልሽ ጊዜንም ሁሉ
0: የጉልበትን
3: ያግዛል
0: ልክ ነሽ ኢኮኖሚያዊ ማህበራዊ እና ደግሞ የጉልበት አሁን እንዳልሽው ይሁን ሁሉ ሰው አዘንተኛ ብቻ ቢሆን አይሰራውም ይሁን ሁሉ ስራ
3: ብቻውን እዛ ላይ ሰው አሁን እድር የሌላቸው ሰዎች አሁን ብዙ ነገር ክፍተቱ ነው የሚታየው እድር ያለው ሰው ግን በዛ በእድሩ አማካኝነት የሚገርምሽ 7 ቀን እንኳን ሲቀመጥ አንድ ቁጥር ሁለት ቁጥር ሶስት ቁጥር ተብሎ ተመድቦ እንደኛ አድርን ያለውበት ድር ሄዶ ያስተዛዝናል ጧት ላይ ቡና ተፈልቶ አንድ አምስት አስር ሰዎች ይላሉ ከሰዓት እንደዛ ማታ እንደዛ አዘንተኛውን ራሱ አዘኑን እንዲራሳ በዛ ሰዓት እንኳን ሰዎች ናይቶ እንዲጽናና ከዛም በኋላም ደግሞ በሰላሳው አብሮ ነው በተባቱ አብሮ ነው ወንዶች ጋር ከተፋ ነው ሴቶች ሊጡን እንጀራውን ወስዶ ጋግሮ ሲመጡ ምንም አታቂም በቃ እነሱንም ያወቁት ራሳቸው ነው እንትና እኔ ትልቅ ከተማ ስንባል ገልጽ እኔ ከተማውን ትልቅ ከተማ ተብሎ ዞር ብሎ ማያዩ ባለቤቱ ከአዘኑ በላይ ምን ልሰራ ነው እንዴት ነው የሚደረግ ብሎ ሲጨነቅ ምናምን ነው ያየውበት እንደገና
0: እስከ ሰላሳው ቀን ድረስ ያው ስራ አብሮ ናቸው ማለት ነው የእድራባሉ ያግዛሉ
3: አዎ የእድራባሉ ያግዛሉ
0: እና
3: እንግዳሽ ከሌላ ሀገር የሚመጣው ምንም ሳትታገጂ ነው የምትሸኝ እድሩ ነው የሚሸኝ ያና አሁን ጥቅሙ ነው ጉዳቱ ደግሞ አንቺ ሳይመችሽ ከቀረሽ ሁሌ የማትሳተፊ ከሆነ ሰውም እድር ስላለሽ ብቻ አይደለም ብሩን ጥሎልሽ ይሄዳል ተሳትፎ በቂ የሆነ ተሳትፎ ሊኖርሽ ይገባል እንደገና ከኛ እድር ምን አለ በሀዘን ብቻ መገናኘቱ ብቻ ሳይሆን በአመት አንዴ ዝግጅት አለ ብር ይወጣና ተሰብስቦ አዲስ ሲገባ ማስተዋወቅ የነበሩትን ደግሞ በቃ ምን ሰራን በዚህ አመት ምን እናድርግ ተብሎ ደግሞ አለ
0: ጉባኤ ማለት ነው
3: አዎ ደስ ይላል ብር ተዋጥቶ በግታርዶ ምናምን የራሳችን ቀን ይኖረን ተብሎ እንደዛ ነገር ይደረጋል ከኛ አደረ
0: ስለዚህ በሀዘን ብቻ ሳይሆን ሆን ተብሎ እንደዚህ አመታዊ ጉባኤ አለ መገማገሚያ
3: አዎ አዎ እንደገና ውጭጭ እንደዚህ ከድሩ የሆነ የተቸገረ ካለ የሆነ ችግር የገጠመው ሰው ካለ እንደዛም ትለባበሻል በቃ እንደዚህ ከኛ አደረ እንደዚህ
0: አንዳንድ ድሮች የአካባቢን ጸጥታ ጽዳትና ልማት በጋራ ለማስጠበቅም ይሰራሉ የተለያዩ የበጎ ስራዎችንም እንደሚሰሩ ይታወቃል
3: ዳው ይገባ እንደዚህ የሆነ ተከገረም ካለ ያዋጣል ግሩፕ ከዛ ማልፎ የሆነ ለነብስ ደግሞ አንዳንዴ አዋጥስ እንደዚህ ምርዳ እንደዚህ
0: እንደ ጽዳቃ
3: ናው
0: እና መሰግናለን ክብካብ ሰላሙኝልን አድማጮቻችን አስተያየታችሁን አድርሱን የዛሬው ፕሮግራማችን ይሄን ይመስል ነበር በዝግጅታችን ያላችሁን አስተያየት አድርሱን በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን እስከ ሳምንት ቸርን ሰንብት ወርቅነሽ እሸቴ ነኝ

0: ክቡር ቄስ
1: ሰላም፣ ክቡርና ክቡራን፣ ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥልኝ። እንደምን ሰነበታችሁ? እነሆ ዛሬ እንደተለመደው የሳምንቱ ብራሻችን በኦሪት ዘኍልቍ በምዕራፍ 13 እስከ ምዕራፍ 16 እናነባለን። ጥቅሱና አነባቢው በመጽሐፈ ኢያሱ ምዕራፍ 2 ከቁጥር 1 ይነበባል። ከንባቡ በፊት እንደተለመደ የሰንበት መዝሙር ይሆናል።

كإسرائيل أملاك لا كل من فاسق ذيولا كل زاسقا ذكبرا في يوم انكر مرمين بعدي تقدس ويتوارك ويتقدس مسواتي وقدس عيال وبروك العالم والعالم العالم لا يكون لا يكون እግዚአብሔር እስራኤል አምላክ ስንፋስ ያላቸው ሁሉ የፈጠረ ነው ሁሉ አምላክ የሥጋ ሁሉ ጌታ የተባረከ የተቀደሰ ይሁን እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች የምሰጣት የከነዓን ምድር ይሰልሉ ዘንድ ሰዎችን ላክ ከየአባቶቻቸው ነገድ ሁሉ እያንዳንዱ ከእያንዳንዱ በመካከላቸው አለቃ የሆነ አንዳንድ ሰው ትልካላችሁ ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ አላካቸው እነርሱም ሁሉ የእስራኤል ልጆች አለቆች ነበሩ ስማቸው ይህ ነበር ከሮቤል ነገድ የዘኩር ልጅ ሳሙኤል ከስምዖን ነገድ የሱሪያ ልጅ ሳፍጥ ከይሁዳም ነገድ የኦፍሪ ልጅ ካሌብ ከይሳኮር ነገድ የዮሴፍ ልጅ ይጋል ከኤፍሬም ነገድ የነዌ ልጅ አውሴ ከብንያም ነገድ የራፌ ልጅ ፈላጢ ከዛብሎን ነገድ የሰዲ ልጅ ውዲኤል ከዮሴፍ ነገድ ከእርሱም ነገድ እነርሱንም የሙሴ ነገድ የኢየሱስ ልጅ ጋዲ ከዳን ነገድ የገማሊ ልጅ አሚኤል ከአሴር ነገድ የሚካኤል ልጅ ሰቱር ከነፍታሌም ነገድ ያቢ ልጅ ናቢ ከጋድ ነገድ የማኪ ልጅ ጉዲኤል ምድሪቱን ይሰልሉ ዘንድ ሙሴ ተላካቸው ሰዎች ስም ይህ ነው ሙሴም የነዌን ልጅ አውሴ ኢያሱ ብሎ ጠራው ሙሴም የከነዓን ምድር ይሰልሉ ዘንድ ለላካቸው ሰዎች አላቸው እንዲህ አላቸው ከዚህ በደው በኩል ወጡ ወደ ተራሮች ሂዱ ምድሪቱንም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቱ ወይም ደካሞች ጥቂቶች ወይም ብዙዎች እንደሆኑ የሚኖርባት ምድር መልካም ወይም ክፉ የሚኖርባት ከተሞች ሰፈሮች ወይም አምቦች እንደሆኑ ምድሪቱ ወፍራም ወይም ስስ ዛፍ ያለባት ወይም የሌለባት እንደሆነ እዩ ከምድሪቱ ፍሬም አምጡ አይዟችሁ ብሎ በዚያን ጊዜ ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበረ ወጡም ምድሪቱንም ከጢን ምድረ በዳ በሐማት ዳር እስካለሽው እስከ ራብ ዘማ ድረስ ሰነሉ በደዋው በኩል ወጡ ወደ ኪብሮንም ደረሱ በዚያም የኢናቅ ልጆች አኪምን ሲሲን ሰላሚ ነበሩ ኪብሮንም በግብጽ ካለሽው ከጣኔዎስ በፊት 7 ዓመት ተሰርታ ነበር ወደ ኢሽኮልም ሸለቆ መጡ ከዚያም ከወይኑ አንድ ዘለላ የነበረበትን አረግ ቆረጡ ሁለቱን ሰዎች በመለጉያ ተሸከሙ ደግሞም ከሮማኑ ከበለሱም አመጡ የእስራኤል ልጆች ከዚያም ስለቆረጡት ዘለላ የዚያ ስፍራ ስም ኢሽኮል ሸለቆ ብለው ጠሩት ምድሪቱም ሰንለው ከ40 ቀን በኋላ ተመለሱ በፋራን ምድረ በዳ በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤል ልጆች ማህበር ሁሉ ሄደው ደረሱ ወሬውን ለእነርሱና ለማህበሩ ሁሉ ነገሯቸው የምድሪቱንም ፍሬ አሳዩአቸው እንዲህም ብለው ተናገሩ ወደ ላከን ምድር ደርሰን እርሷንም ወተትና ማር የምታፈሳለች ፍሬዋም ይሄው ነው አሉት ለነብዩ ሙሴ ነገር ግን በምድሪቱ የሚኖሩ ሰዎች ታያላናቸው ይያሉ ያልሆነ ወሬ ያወሩ ጀመሩ አሁንም ኢያሱና ካሌብ ግና እነዚህ አሁንም መልካም ወሬ ያወሩትን እችን ምድር ተመልሰው ይረግጣታል እነዛ ክፉ ወሬ ያወሩት ግን እንዳይገቡ እግዚአብሔር ተጸጸተ ማለ እግዚአብሔር ካለ በእግዚአብሔር ፈቃድም ይገባባት እንጂ
ምንም እችን ሀገር መግባት ያለ እግዚአብሔር ፍቃድ መግባት የሚችል ሰው የለም። ከተሞቻቸውን የተመሸጉናቸው ያሉ ያልሆነ ወሬ አወሩ። እጅግም ጽኑ እጹን ናቸው። ደግሞም በዚያ የኢናቅ ልጆች አየን። በደቡብ በኩል አማሌክ ተቀምጧል። በተራሮችም ቄጣዊና ኢያወሳዊ አመራዊ ተቀምጧል። ከነአንም ከነአናዊ በባህር ዳርና በዮርዳኖስ አጠገብ ተቀምጧል። ካሌብም ህዝቡንም በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረቱናል፣ በዚህ ህዝብ ላይ መውጣት አንችልም አሉ። ስለ ሰለሏት ምድር ክፉ ወሬ እያወሩ ለእስራኤል ልጆች እያወሩ እኛ ዙረን የሰለናት ምድር የሚኖርባት ሰዎች የምትበላ ምድር ናት እያሉ ያልሆነ ወሬ አወሩባት። በምድሯም ዘንድ ያየናቸው ሰዎች ረጃጅም ሰዎች ናቸው። በዚያም ከኔፍሊም ወገን የሆኑ የኔፍሊም የኢናቅ ልጆች አየን። እኛም በአይኖቻችን ግምት እንደ አንበጣ ነበርነ፣ ደግሞ እኛ በአይናቸው ዘንድ እንዲሁ ነበርነ አሉ። እንግዲህ ተመልከቱ፣ ምድሪቱን የሚያውንም የሚያቃሉ የሚያረክሱ ምድሪቱን ትተፋለች ይላል። ምድሪቱ የተቀደሰች ናት፣ የእግዚአብሔር ሀገር የተባረከች፣ አሁንም በጸጋ የተሞላሽ በክብር የተሞላሽ። እስመ ኃረያ እግዚአብሔር ለጽዮን ወአደራ ከመ ትኩኖ ማህደሮ ዛቲ ኢቲ ምዕራፊየ ለዓለም። እግዚአብሔርም ለጽዮንም መረጣት ማረፊያዬ ናት ለዘላለም ብሎ ርስት ገመዴ ናት ሀብለ ርስቱ ለእግዚአብሔር። የእግዚአብሔር የድል ገመዱ የእግዚአብሔር የተቀደሰች ማደሪያው እግዚአብሔር የመረጣት ምድር ናትና፣ ስለዚህ ክፉ ወሬ በጣም የሚያወራባትና ግፍ የሚሰራባት ምድሪቱ ትተፋለች። አሁንም ተጠንቀቅ እስራኤል ሆይ፣ መልካም እያለነ ክፉ አስመስለን አሁንም መንግስታችን መርገም አገሪቱን ማምረር እግዚአብሔር አይወደውም። እርስ በርሳችን መፈቃቀር መልካም ስራ መስራት እግዚአብሔር አሁን የሚወደው ይህ ነውና በህጉ ይምራን። ማህበሩ ሁሉ ድምጻቸው አስነስተው ጮሁ፣ ህዝቡ በዚያ ሌሊት አለቀሱ። ተመልከቱ፣ የእግዚአብሔርን ያው የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩ ሁሉ በግብጽ ምድር ሳለን ብንሞት ምንድን ኑሮ ወይም በዚህ በረሃ በምድረ በዳ ከምንሞት በዛ ብንሞት ምን ነበረ እያሉ አጉረመረሙ።

0: من تنينا لا تبر مروا بلايلينا نهنا نهنا من تنينا لا تبر مروا بلايلينا አሉ ሙሴና አሮን እኛ በእኛ እናንተ በእኛ ላይ ለምን ታጎረመርማላችሁ ለምን በእግዚአብሔር ትታበያላችሁ እስማኤል ነገር ዘይሳሎ ለእግዚአብሔር ለእግዚአብሔር የሚታጣበት የለለው በግብጽ ሳለነ ዱባ ስንበላ ነበር ስጋ ስንበላ ነበር እኛን የሚያጠግብ ስጋ ምን ይገኛል እዚህ ምን ተጣጣው ምን በላ ያለን ድርቀናል ይያሉ እስራኤል አሁን ቀለጤ ነው እስራኤል ወልደ ከማሳ እና ያለው አሳ ከባህር ተወጣ ነፍስ የለውም እስራኤል ደግሞ ሃይማኖቱን ኦሪቱን ተለቀቀ ህይወት የለውም ኦሪቱ ነው ህይወቱ እና በሕገ ኦሪት ይሁን ሲምራን እግዚአብሔር በሙሴና በአሮን ላይ አጉረመረሙ ማህበሩ ሁሉ በግብጽ ምድር ሳለን ብንሞት ምንድነው ብለው አሁን በዚህ አጉረመረሙ በዚህ ምድረ በዳ ከምንሞት በዛው በመስነ ኑሮ እግዚአብሔር በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል እንግዲህ ሴቶቻችን ልጆቻችን ምርኮ ይሆናሉ ወደ ግብጽ ብንመለስ አይሻለንም ተባባሉ እርስ በርሳቸው ኑ አለቃሹ መን ወደ ግብጽ እንመለስ ተባባሉ ሙሴና አሮን በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ ምድርን ከሰለሏት ጋር የነበሩ የነዌ ልጅና ኢያሱና የፍኒ ልጅ ካሌብ ልብሳቸውን ቀደዱ ስላገሪቱ ለምን ያልሆነ ወሬ ታወራላችሁ ብለው በጣም አዘኑ ለእስራኤል ልጆች ማህበር ሁሉ ዙራን የሰለናት ምድር እጅግ መልካም ናት እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው አናወርሰኩም ምድር አብርኩን ተተውይዛለሁ ማን ተታፈሪ ስርናይ ወይ ማርና ወተትን ታዘኑ ወደዚች ምድር ያገባናል እርሷንም ይሰጠናል ነገር ግን በእግዚአብሔር ላይ አታምጹ እንደንጀራ የሆኑ ጥላቶቻችን እንደንጀራ ይሆኑልናል የምድሪቱ ሰዎች አትፍሩ ጥላቸው ከላያቸው ተገፋል አሉ እግዚአብሔር ከኛ ጋር ነው አትፍሩአቸው ብለው ተናገሩ እነዛ መልካም የተናገሩ እና ሁለቱ በቀር አሁንም እቺን ምድር ተመልሶ እንዳይገቡ እግዚአብሔር ማለ ነገር ግን በመንገድ የተወለዱት ኃጢያትና እርቅማያውቁ የዛን ጊዜ ገና ጎበዝ ወጣት የነበሩትን ይገባሉ ልጆቻችሁ ለምርኮ ይሆናሉ ያሏቻቸው እነሱ ይገባሉ ማህበሩ ሁሉ ግን ሌላው ግን አይገባም ብሎ 40 ዓመት በዛ እነዛ ሲሞቱ ድረስ እግዚአብሔር እቺን ምድር ቅርብናል የያዕቆብ ልጆች ይህን ሊሸምቱ ግብጽ ሲወርዱባት የነበሩ የሳምንት መንገድ ናት ነገር ግና አሁንም እግዚአብሔር ስለተቆጣቸው 40 ዓመት በበረሃ በምድረ በዳ በሲና በረሃ አዞራቸው እነዛ ያጉረመረሙ ሁሉ በዛ አለቁ ሞቱ አሁንም እነዛ በመንገድ የተወለዱ ገቡ እና እግዚአብሔር ስለዚህች ሀገር ክፉ ነገር ማውራት አሁንም ስለ መንግስትህ ስለ ካህናትህ ስለ ሽማግሎች ስለ ሀገር መልካም ነገር ተናገር እንጂ
1: ወርቀስ ጻ እየተገኘክ ሙዚቃ ከቡርቄስ ከይቅርታ ጋር ፕሮግራማችን ተጠናቀቀ ሙዚቃ የጨመርነኮ ግዜ ያበቃ ለማመልከት ነውና ለክቡር ቄስ እናመሰግናለን ሻባስ ሻሎም መልካም ቅዳሜ ሰንበት የተከበራችሁ አድማጮቻችን ጥሩ ሰናይ ቅዳሜ ሰንበት ይሁን ሻባስ ሻሎም በመልካም ምሽት ይሁንላችሁ ለቴክኒክ ፓርማ ለአላህ ናይዳኖ ምስጋና ይድረሳት

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

שלום, אני לא עליתי לשידור על קו 8, פשוט בשבע הפסיק חדשות ואני לא שומעת. אין עוד, נראה לי, אני לא יודעת. בטוח שומעים אותי, כי אני לא שומעת כלום. תהנה הסתלדן, כברתנה, כברן אדמצ'וצ'אצ'ן, דמנה משעצ'ו, אלתו, אנדה אברוין זמנה קוטעתר, יום שישי, כף בסיוון, תפשין פייבאב סיון, דורופה זמנה קוטעתר, ג'ון אמסטיקן, הולת שי היה סמנטה מתמרתנו, אנדה איתיפיה זמנה קוטעתר, דגמו, גנועות היה סמנטיקן, הולת שעשרה סמנטה מתמרתנו. የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሰላም ሲሆን የስቱዲዮ ትረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም የተለያዩ ዝግጅቶችን እናቀርባለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ በቅድሚያ አርዕስተ ዜና። በደቡብ ሊባኖስ በሚካሄደው ውጊያ ሶስት የእስራኤል ወታደሮች መቁሰላቸው ታወቀ። የቀድሞው የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ ኤስቴር ሃዩት በዳኛ ሶልቨርግ ቤት ፊት ለፊት ያረዲ ማህበረሰብ ፈጸሙትን ተግባር አወገዙ። የሊባኖስ ጠቅላይ ሚኒስትር ኢራን በሀገራቸው ምድር በመታደርገው ጦርነት ህዝባቸው መስዋዕትነት እየከፈለ መሆኑን አስታወቁ። የአየርላንድ መንግስት ሚኒስተር ኢታማር ቤንግቪርና ሚኒስተር በጸሪል ስሞትሪችን ወደ ግዛታቸው እንደማይገቡ መከልከላቸውን አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሊባኖስ በሚካሄደው ውጊያ ሶስት የእስራኤል ወታደሮች መቁሰላቸው ተገለጸ። ሁለቱ መኮንኖች በከባድ ሁኔታ የቆሰሉ ሲሆን አንዱ በቀላል መጎዳቱ ተገልጿል። አንዱ ወታደር ትናንት ያለሰው በሚበራ አይሮፕላን ተጎድቶ በከባድ ሁኔታ የቆሰለ ሲሆን ሁለቱ ዛሬ ጧት ከሂዝቦላ አሽባሪዎች ጋር በተካሄደ የተኩስ ልውውጥ መቁሰላቸውን ከደረሰን ዘገባ መረዳት ችለናል። የቀድሞው የከፍተኛው ፍርድ ቤት ፕሬዝዳንት ኤስቴር ሃዩት ከዳኛ ሶልበርግ ቤት ፊት ለፊት የተከሰተው ተግባር ወደ ስርዓት አልበኝነት ጫፍ እየወሰደ ነው በማለት አወገዙ። ኤስቴር ሃዩት ዛሬ ባሰሙት ንግግር የሃረዲ ማህበረሰብ ከከፍተኛው ፍርድ ቤት ዳኛ ኖአም ሶልበርግ መኖሪያ ቤት ፊት ለፊት ያደረጉትን አስነዋሪ ተግባር በማውገዝ በዲሞክራሲ ስርዓት ምርሆችና በሕግ የበላይነት ላይ የሚደርሰው ጉዳት እየተባባሰ ነው። እኛም በመካከላችን በሚፈጠር አለመግባባት ወደ ስርዓት አልበኝነት ጫፍ እየደረስን ነው ብለዋል። በመከላከያ ሰራዊቱ ብሔራዊ ውትድርና እንዲያገለግሉ ጥሪ ተደርጎላቸው ወደ ዘመቻ ጣቢያዎች ባለመሄዳቸው በቁጥጥር ስር የዋሉትን የሃረዲ ማህበረሰብ ወጣቶች በቁጥጥር ስር መዋላቸውን በመቃወም የሃረዲ ማህበረሰብ አባላት በዳኛ ሶልበርግ ቤት መኖሪያ ግቢ ሰብረው በመግባት በንብረት ላይ ጉዳት ማድረሳቸው ይታወቃል። በእድሜ ከነሱ የሚያንሱና በተመሳሳይ ክፍለ ጦር የሚያገለግሉ ወጣት ወታደሮችን አንገላተዋል ተብለው የተጠረጠሩ 9 ወታደሮች በቁጥጥር ስር መዋላቸው ታወቀ። ተጠርጣሪ ወታደሮች በሚያገለግሉበት ክፍለ ጦር አባል የሆኑ በእድሜ የሚያንሷቸው ወጣት ወታደሮች ላይ ፓዛም በተባለው ወታደራዊ ቃላት በመጠቀም በሚያደርጉት የጨዋታ ልምምድ ጊዜ እንደደበደባቸውና እንዳንገላቷቸው ተገልጿል። ምርመራው የተጀመረው ለወታደራዊ ፖሊስ ምርመራ ክፍል አቤቱታ ከቀረበ በኋላ ሲሆን ወታደራዊ ፍርድ ቤት የ7ቱን የስራት ጊዜ እስከ ፊታችን እሁድ እንዲራዘም ያደረገ ሲሆን የሁለቱ የስራት ጊዜ ደግሞ እስከ ሰኞ ድረስ መራዘሙ ታውቋል። ድርጊቱ ረጅም ጊዜ የቆየና በወታደሮች ላይ በተደጋጋሚ እንደተፈጸመ የገለጸው ወታደራዊ አቃቢ ህጉ ከባድ መሆኑና ትኩረት ሊሰጠው የሚገባ ተግባር መሆኑንም አስታውቋል። ትናንት ምሽት በአያሎን ጎዳና መኪናዋ ውስጥ በፈነዳ ቦምብ ህይወቷ ያለፈው ሊያ ኦፈር ማልካ ዛሬ በርካቶች በተገኙበት የቀብር ስነ ስርዓቷ ተፈጸመ። በግድያው ተጠርጣሪ የቀድሞው ባለቤቷ መሆኑን አባቷ ያዕቆብ በካናዳ ሾት

ጤና ይስጥልን የተከበራችሁ አድማጮቻችን የመዝናኛ ዝግጅታችን ጀመረ። እናንተን ያዝናናሉ ብለን ያሰብናቸውን የተለያዩ ጥንክሮች ይዘን ቀርበናል። ወርቅነሽ እሸቴ ነኝ፣ አብራችሁን ቆዩ። ኮለም ታይም ድረገጽ ላይ ያገኘናቸውን አስተማሪ ጥቅሶች እናቀርባለን። ሰዎች አንተን ማዳመጥ ካቆሙ አንተም ለነሱ ማውራትህን አቁም። ሁልጊዜ ትክክል ነኝ ብለህ ካሰብክ ከህይወትህ ምንም አትማርም። መሸነፍ ያለብህ ቦታ ላይ ካልተሸነፍክ ማሸነፍ ያለብህ ቦታ ላይ ትሸነፋለህ። ፈጣሪ የከፈተልህን በር እንጂ ሰዎች ዘጉብህን መስኮት አትመልከት። ሁለቱ ጸባዮች ይኖርህ፣ ሰምቶ መቻልና ንቆ ማለፍ። በህይወት ፍልሚያው እየከበደ ሲመጣ ድሉም ጣፋጭ እየሆነ ይመጣል። ብልክ ሰዎች መቸሞኝ መምሰል እንዳለባቸው ያውቁበታል። ችኮላ ጸጸት ነው፣ እርጋታ ደግሞ ሰላም። ለባልንጀራህ ስኬት እንጂ ውድቀት ምክንያት አትሁን። እውነት አንድ ናት፣ ውሸት ግን ብዙ መልክ አላት። ከጀርባ ሆነው የሚያወሩት አንተ ከፊታቸው ስለሆንክ ነው። ትናንት ታሪክ ነው፣ ዛሬ ስጦታ፣ ነገ ደግሞ ሚስጥር። ለምትፈልገው ነገር ካልታገልክ ላጣኸው ነገር አታልቅስ። ከልክ በላይ ማሰብ ከልክ በታች መኖርን ያመጣል። ወደ ስኬት ለመጓዝ መንገዱ ካለህበት መጀመር ነው። ምትወዱኝ ከሆነ ሁልጊዜ በልባችሁ እቀመጣለሁ፣ ምትጠሉኝ ከሆነ ደግሞ በአእምሯችሁ ውስጥ እኖራለሁ። መኖርህ ማንንም ካልጠቀመ ሞትህ ማንንም አይጎዳም። በውሸት ከተማ እውነት እንግዳ ናት። ሰዎች ከአንተ ጋር ማውራት ሲያቆሙ ስለ አንተ ማውራት ይጀምራሉ። ዛሬህን እንደ ባሪያ ዝቅ ብለህ ከሰራህ ነገን እንደ ንጉሥ ከፍ ብለህ ትኖራለህ። የተሰጠንን ጸጋ ብናውቅ የጎደለን ነገር የለም። የሮጠ ሁሉ የቀደመ አይደለም፣ ያዘገመ ሁሉ ኋላ የቀረ አይደለም። እንደ ወንድማማቾች መኖር ካለመድን እንደ ሞኞች አብረን እንጠፋለን። ሰዎች ሲገፉ ተንደርደር እንጂ አትውደቅ። ፍርሃት የዛሬውን ደስታ ያሳጣሃል እንጂ የነገውን ሁኔታ አይቀይርልህም። አልቅሰህ ማትመልሰውን ነገር ስቀህ ሸኘው። ሰዎች በሕይወታቸው አማራጭ ካደረጉህ አንተም ታሪክ አድርጋቸው። ያልተሰራ አእምሮ

የተሰራ ከተማን ያፈርሳል የተሰራ አምሮ ደግሞ የፈረሰ ከተማን ይሰራል በጨለማ ችቦ አብርቶ ወዳንተ የመጣውን ሰው በፍጹም አትረሳውም ለራስህ እውነት ከሆንክ ለሌላ ለማንም ሰው ውሸት ልትሆን አትችልም አንዳንዶች ካንተ ተቀብለው ባደረጉት ጫማ ንርገጥህ ይላሉ ፀሐይ ዛሬ የጠለቀችብህ ነገ እንዳዲስ ደምቃ ልትወጣልህ ስለሆነ ጨልሞም ይቀር አይምሰልህ ውሸት ትሮጣለች እንጂ እውነትን ግን አትቀድምም ፈተና በህይወታችን ልክ እንደ ዝናብ ነው ያባራል ቁንጅና ደግሞ ልክ እንደ ፀሐይ ነው ይጠልቃል በራስህ ላይ ካተኮርህ አንድ ቀን ዓለም ሁሉ ባንተ ላይ ያተኩራል እውነተኛ ፍቅር ማለት ስታጠፋ የሚታግስ ስትሳሳት የሚመክር ስትቸገር የሚረዳ ስትጨነቅ የሚያጽናና አላማህን የሚደግፍ ስተትህን የሚያርም ስትደክም የሚያበረታ ጭንቀትህን የሚያስረሳ ስትወድቅ የሚያነሳ ስትለየው የማይረሳ ውድቀትህን የሚታደግ ጎደሎህን የማይፈልግ ጥቃትህን የሚመክት ነው ያንተነትህ ትልቁ ምዕራፍ ከውቀትህ በላይ ስራህ መሆኑን አትርሳ ንጹህ ልብ ልክ እንደ አበባ ናት ፍሬ ባናገኝባትም ውበቷ ግን እጅግ ማራኪ ነው የውድቀት መጀመሪያ ራስህን አዋቂና ብቸኛ አድርጎ ማሰብ ነው ፍጻሜህ እንዲያምር ራስህን አታመጻድቅ ሁሌም ከስተትህ ለመታረም ፈቃደኛ ሁን ጥፋትህን አመን ብለህ መቀበልህ ክብርህን የሚጎዳብህ አይምሰልህ ጠቢብ ሰው እንኳን ከራሱ ከሰው ስህተት ተምሮ ራሱን ይጠብቃል በሕይወት ውስጥ አንዱ ማየት ሲሳነው አንዱ መሪ መሆን አለበት እውነትን የሚናገር ሰው አፉ ክፉ ይመስላል ልቡ ግን ንጹህ ነው ሕይወት በመደጋገፍ የተሞላች ናትና ወንድምህን ለመርዳት ወደ ኋላ አትበል መጥፎ ቀን የምንለው መጥፎ ነገር ያሰብንበት ቀን ነው ጠንካራ ሞራል የሕይወት ተስፋ ነው ቁርጡን ያወቀ ሰው ምርጫ ይኖረዋል ያንተን ውድቀት ለሚመኙ ሰዎች ስትል ራስህን አሻሽል ችግርንና የተወረወረን ድንጋይ ዝቅ ብሎ ማሳለፍ ብልህነት ነው ዛሬን ስለ ነገ በመጨነቅ ካሳለፍከው ዛሬን በቅጡ መኖር ተስኖሃል ማለት ነው አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን አሁን አንድ ሙዚቃ እንጋብዛችሁና መልሰን እንገናኛለን

በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። አሁን ስናነብ ያገኘናቸውን ቅኔዎች እናቀርባለን። ያሉ ቄስ ናቸው ተስካሪ ለመዱ አስታርቆኝ ብላቸው ፍታት ብለው ሄዱ ተመጣለህ ብዬ አሻግሬ ባይ አንተ ልጅ ማለፊያ መንገድ አጣ ሆይ አላህ ካደረሰህ ለረመዳን ቀን መልበስ ይገባሃል የሱፍ ኮትህን ነድፌ ነድፌ ባልጋ ከምር ያለው የዛሬ ቀን ከብዷል ባላለ ብያለሁ ምን ነው ብታስጠሪኝ እኔን አስተውሰሽ እድጄ ቁጭ ብዬ እቤቴ ሳመሽ መሸ በሩን ዝጉት ከቀረ ልማዴ ተከፍቶ ማደሩን አይወደውም ወዴ ሁልጊዜ ባሬራ ትበያለሽ ወይ አንዳንድ ቀንማ ወጣትይም ወይ አጥር አልታጠረ አልጠፋ መንገድ ምን ያደርግልሃል በሰው ላይ ሄድ የዘመዶች ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔ ነኝ ቸገረኝ አና ዳር ለዳሩን ብዝቀው ባካፋ ጉርጥ ብቻ ሆኗል አሳምን ነው ጠፋ መጥቼ ባስጠይቅ አላገኘሁህም ምክንያቱን ባላውቅም አንተ ቤት የለህም መዳኔት ማር አይደል እንዴት ይጣፍጣል ያ ሞት እንደሆነ ከሁሉም ይመራል አንተ ብትመጣ ያው ምን ታደርጋለህ ሐኪሙን ላክልኝ ሂዳድናት ብለህ ያማረ የኮራ እልፍኝ ይያለህ አረ ለምንድነው አዳራሽ የሆንከ ትንሹን አጎዛ ሸጠችው በብር ትንሽ ለምዳ መጣች የሚቆረቆር ያችን ጠይማሽከር ልቤ እንዳው ሲወዳት ትናንት በዘነበው በራሰው ወሰዳት

የጽሐዩን ዳድ ያጠቃት በብዙ ጠውልጎ የሚታይ የቅጠሉ አወዙ አንድ ጽጌረዳ ቃሏን አስተዛዝና እንዲህ ተናገረች ለሰማይ ደመና ድርቁ በጣም ጎርቶኝ እየይን ስንገላታ እባክህ ጣለልኝ የዝናብ ጠብታ ቶሎ ካላራስከኝ ጉልበቴ እንዲጽናና ምንም ተስፋ የለኝ መሞቴ ነውና አሁን መሄዴ ነው ለትልቁ ጉዳይ ስመለስ መጥቼ ሳልፍ ባንች ላይ አዘንብልሻለሁ ጠብቂኝ እያለ ምንም ሳይጥልላት መንገዱን ቀጠለ ጉዳዩን ጨርሶ ቆይቶ ሲመጣ ያቺ ጽጌረዳ ስሯው ሃያጣ እንደዚህ አስተዛዝና ጭንቋን ያዋየችው የጽሐዩን ዳድ አድርቋት ቆየችው እስኪ ጎርፍ ድረስ ይወንዙ ሐሙላት ወዲያው እንደመጣ ዝናቡን ጣለላት ግን ደርቃለችና አልቻለም ሊያድናት ሳልደርስላት ቀረው አይ ጉድ ይያለ ደመናም ጉዞን ወደፊት ቀጠለ ሰውም እንዲሁ ነው ጭንቁን ያዋየ በችግሩ ብዛት እየተሰቃየ ብዙ ጊዜ ኖሮ ቆይቶ ሲጉላላ የሚረዳው አጥቶ ከመተ በኋላ ዘመድ ወዳጆቹ እንባ ያፈሰሱ ተስካር ቢያወጡለት አርባ ቢደግሱ ይህ ሁሉ ከንቱ ነው አይጠቅመውም ለርሱ እውነት ከወደደው ሲቸገር ሲጎዳ በህይወቱ ያለ ሰው ወዳጁን ይርዳ ግጥሙን ያገኘነው ጎለም ታይም ላይ ነው።

ብዙ ሰዎች ያውቃል የሚረዱ ግን ጥቂቶች ናቸው። ብዙ ዝናብ ጥሎ ፀሐይ እንደሚወጣው ሁሉ ብዙ መከራ አልፎም ደስታ ይመጣል። አንዳንዴ በሰዎች ህይወት ውስጥ ጣልቃ አለመግባት በራሱ ሰዎችን መርዳት ነው። ትልቁ ፈተና ሰው ሆኖ መፈጠር አይደለም ሰው ሆኖ መኖር እንጂ። ከታሪክ የማይማሩ ሰዎች ስተታቸውን ይደግማሉ። በፍቅር ውስጥ የመጀመሪያው ምዕራፍ ታማኝነት ነው። ተግባብቶ የሚኖር አንደበት ቢኖረኝም ተለማምጦ የሚኖር ልብ ግን የለኝም። ሁለት አይነት ህመም አለ። አንዱ ይጎዳሃል፣ አንዱ ደግሞ ይቀርጻሃል። ይመሻል ይነጋል። ይመሻል ይነጋል ነግቶም ይጨልማል። ቀልቤ ግን ብቻውን ባለበት ላይ ቆማል። ወራቶች ተጋብተው ዘመን ይወልዳሉ። አንዱንም ሳልቆጥረው ሳላውቀው ያልፋሉ። ህይወትን ሳልኖረው በጊዜ ተቀጣው። አንተን ሳፈላልግ እኔ ራሴን አጣው። ግን እንደው ዓለሜ ስማይን ጠይቅህ አንዴ ለምትመጣው ስንቴ ልጠብቅህ።

የተከበራችሁ አድማጮቻችን የዛሬ መዝናኛ ዝግጅት ይህን ይመስል ነበር። ስለምትከታተሉን ስለምትሰጡን አስተያየት ከልብ እናመሰግናለን። በሚቀጥለው መዝናኛ ዝግጅት እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ታሪክና ባህላዊ እሴቶችን የምናቀርብበት ፕሮግራማችን ነው። ባለፈው ፕሮግራማችን ስለ እቁብ አገልግሎት ጥቅምና ከህግ አንጻርም ያለውን አንድምታ ከእቁብ ተጠቃሚዎችና ከህግ ባለሙያ ጋር ማቅረባችን ይታወሳል። የዛሬው ፕሮግራማችን በድር ላይ ያተኩራል። እድር ባንድ አካባቢ የሚኖሩ ሰዎች በፈቃደኝነት የሚመሰርቱት የገንዘብ የቁሳቁስና የጉልበት ትብብር የሚፈጠርበት በተለይም በሐዘን በቀብርና በለቅሶ ወቅት አባላትን ለመደገፍ የተቋቋመ ባህላዊ የህብረተሰብ መረዳጃ ማህበር ሲሆን ከትውልድ ወደ ትውልድ እየተላለፈ የመጣ ባህላዊ እሴት ነው። እድር ማህበራዊና ኢኮኖሚያዊ ጥቅሞች አሉት። ኢኮኖሚያዊ ጥቅሙን ስንመለከት አባላት የገንዘብ መዋጮ በማድረግ በድንገተኛ አደጋ ወይም በሞት ጊዜ የቤተሰብ አባልን ለማሳረፍ የሚያስፈልገውን ወጪ ይሸፍናል። ከገንዘብ ድጋፍ በተጨማሪ ድንኳን፣ ወንበር፣ ቡናን ጨምሮ የተለያዩ የመጠጥ እቃዎችንና የምግብ ማፍሰያ ቁሳቁሶችን ለአባላቱ በነፃ ወይም በተመጣጣኝ ዋጋ በማቅረብ አገልግሎት ይሰጣል። ማህበሩ በኢኮኖሚና በገንዘብ ድጋፍ የቀብር ወጪን በመሸፈን በድንገተኛ የሞት አደጋ ጊዜ የቀብርና የለቅሶ ማስፈጸሚያ ወጪዎችን ይከፍላል። አባላቱም ኪስን በማይጎዳ መልኩ በየወሩ አነስተኛ ክፍያ በመክፈል ትልቅ ድንገተኛ ወጪን ይከላከላሉ። ሌላው የእድር ጥቅም ህብረተሰባዊ ወይም ማህበራዊ ትስስርን መፍጠሩ ነው። እድር አባላቱን በስርዓት የሚያስተሳስር በአካባቢው ሰላምና አንድነት እንዲጠበቅ ከፍተኛ አስተዋጽኦ የሚያደርግ ከመሆኑም በተጨማሪ በአባላቱ መካከል ጠንካራ ማህበራዊና ኢኮኖሚያዊ ትስስር የሚፈጥር ማህበር ነው። የእድሩ አባላት በለቅሶ ጊዜ ድንኳን በመጣል ምግብ በማፍሰልና እንግዶችን በመንከባከብ ይረዳዳሉ። ሐዘንተኛው ቤተሰብ በሐዘን ወቅት ብቸኝነት እንዳይሰማው አባላቱ የሥራ ክፍፍል በማድረግ ምግብ በማዘጋጀትና አስፈላጊ ነገሮችን በማቅረብ ለቀናት አብረው ስለሚሰነብቱ ለሐዘንተኛ ቤተሰቦች ጥሩ ስሜት እንዲኖራቸው ያደርጋል። በአካባቢው የሚኖሩ ሰዎችን እርስ በርስ በማስተዋወቅ ጠንካራ ማህበረሰባዊ ትስስርን ይፈጥራል። አባላቱ በመካከላቸው የሚነሱ ቅሬታዎችን አለመግባባቶችን በሽምግልናና በውይይት መልኩ ይፈታሉ። በእስራኤል ባህል ወግና ደንብ መሰረት የቀብር ስነ ስርዓት የሚፈጸመው በህብራት ኪድሻ ወይም የእስራኤል ሃይማኖታዊ የቀብር ስነ ስርዓት አስፈጻሚ ስለሆነ ቀብሩን የሚፈጽመው በአብዛኛው በዚህ ስራ የድር አባላቱ ላይሳተፉ ይችላሉ። ከዚህ ማንጻር በቤተ እስራኤላውያን ዘንድ የድር ባህል ብዙም የተለመደ እንዳልሆነ ይነገራል። ነገር ግን የኑሮን ባህልና ኑሮን ልምድ በሚመጥን መንገድ የተለያዩ መረዳጃዎች እንዳሉም ይነገራል። በእድር ዙሪያ ከህግ ጠበቃ አቤ ቢተው ጋር እንወያያለን።
1: እንግዲህ እድር ከተማ ቀመስ ለሆኑ ሰዎች የዚያ የነበረና ከዚህም የታደሰ ሁኔታ ነው የማየው። ካለሁበት ከተማ ሉድ እንደዚህ በድር ተደራጅተው ጥሩ እንቅስቃሴ የሚያደርጉ አንደኛ ከመካከላቸው ሰርግ ከሆነ ወይም ባር ሚጽባ ከሆነ የእድሩ አባላት በሙሉ ለዚያ ቤተሰብ የስራ እርዳታ ያደርጋል። በሰርጉ ላይ ወይም ባር ሚጽባው ላይ በማዶል ላይ ከፍተኛ ትብብር ያደርጋሉ። በሁለተኛ ደረጃ መቼም እንግዲህ ሰውና እንጨት ተሰባሪ ነው። ሰው በሚሞትበት ጊዜ ከመጀመሪያው ጀምሮ እስከ መጨረሻው በተለይ ከሰዓት በኋላ የተለያዩ የምግብ አይነቶችን የመጠጥ አይነቶችን በማምጣት ቡና፣ ፈንድሻ፣ ቆሎ በማቅረብ የማህበራዊ ኑሮ ከፍ እንዲል የሚያደርጓሉ። ግን በዚህ ጉዳይ ቅድም እንዳልኩት ብዙውን ጊዜ የሚሳተፉት ከተማ ያደጉና ከተማ የነበሩ ናቸው። በተለይ ከይሁዲ ማህበረሰብ ጋር ተጋብተው የመጡ ብዙዎቹ ሃይማኖታቸውን ወደ ይሁዲነት የቀየሩ ያን ኢትዮጵያ የነበረውን ልምዳቸው አምጥተው እድር አቋቁመዋል። በዚህ ላይ እንዳሉ ዘመዶቻቸው ወላጆቻቸው በኢትዮጵያ አይቀሩ ስለሆነ መርጎ ይቀበላሉ። ገሌ ሙቷል፣ አባትሽ፣ እናትሽ፣ አያትሽ ሲባል ያን ጊዜ ግለሰቡ ወይም ግለሰቧ ብቻዋ ነው ቶን የድሩ አባላት በሙሉ በተራ በመቀመጥ ቀንም ሆነ ከሰዓት በኋላም ሁሉንም እርዳታ ያደርጋሉ።
0: ወይዘሮ ሰላማ ፈረደ እንዴት ትለናለች? እንደው አንቺ ከቤተ እስራኤል ልምድ አንጻር ምታውቂውን ያለው ልምድ ምን ይመስላል?
2: አመሰግናለሁ። እንግዲህ በአገራችን አኳያ ስንሄድ አዎ በኢትዮጵያ በልቅሶው በኩል የሚሰጥ ያው ላዘንተኛው እርዳታ ደገፋ ተብሎ የሚሰጥ ገንዘቦች አሉ።
0: እንደሚታወቀው በኢትዮጵያም ሆነ እስራኤል ሀገር በለቅሶ ጊዜ ይዋጣ ገንዘብ አለ። ለለቅሶ ይሄደው ህዝብ ገንዘብ ይሰጣል። ደፍተር ላይ የተመዘገበ እያንዳንዱ ሰው ምችለውን እንዳቅሙ ከትንሽ ገንዘብ ጀምሮ አሁን ደግሞ በተለይ እስራኤል ሀገር ገንዘቡ ከፍ ያለ መጥቷል። በፈቃደኝነት እያንዳንዱ ሰው ገንዘብ ይጥላልና የዚህ ገንዘብ ይህ በበጎ ፈቃደኝነት የተሰበሰበ ገንዘብ ለሀዘንተኛ ቤተሰቦች ያለው ጥቅምና የሚያደርገው ድጋፍ ከፍተኛ መሆኑ ይታወቃል። ይህን የገንዘብ መዋጮ የጀመሩት ቤተ እስራኤላውያን እንደሆኑ ይነገራል። ከጎንደር ከተማ በቅርብ ርቀት በመትገኘው አምቦቨር በመትባል ቤተ እስራኤል መኖሪያ ሰፈር የሚኖሩ ቄስ ብርሃን ባሩህ ይህን ባህል እንደጀመሩት የተለያዩ ሰዎችም ቤተሰቦቻቸውም እንዲህ ሲሉ ይናገራሉ።
2: አዎ በኢትዮጵያ በልቅሶው በኩል የሚሰጥ ያው ላዘንተኛው እርዳታ ደገፋ ተብሎ የሚሰጥ ገንዘቦች አሉ። እኔ እንደምረዳው ወላጆቼ እንደሚነግሩኝ ትልቆችም አዛውንቶች ቄሶችም ሆነ እንደሚያስረዱና ቀድሞ የተደነገገ እንግዲህ በአገራችን ባህል ሰው አንዳንድ ተኳሽም ሆነ ባደን የነበሩ ወይም እንደዚህ በጀብድነት የሰሩትን በልቅሶ ላይ ይዘመርላቸዋል ማለትም ይፈከርላቸዋል ጥይትም ይተኮስ ነበረ። አሁን የዛን ጊዜ ግና የሚታየ ወንድም ነው ቄስ ብርሃን ባሮክ ይባላሉ። በጣም ትልቅ አዛውንት ሀገርን አምቦበርን ሲመሩ የነበሩ በጣም ትልቅ አዛውንት ናቸው። እኔ ሚቶች ሚታየ ጸጋሁን ባሮክ ይባላል የእናቴ አባት። ቄስ ብርሃን ባሮክ ደግሞ ያው የጸጋሁን ባሮክ ወንድም ነው። እሳቸው እንዳሉት አባ ቄስ ብርሃን ነው የደነገጉት ሀስር ያነ ጥይት ሲተኮስ ተው አሉ። ይሄ ሰው እኮ እግዚአብሔር ነው የሰራው እግዚአብሔር ሊወሰደው እግዚአብሔር ልትመቱ ነው ወይ ይህን ጥይት የምትተኩስ ምን ብላችሁ ነው? የግዳላ ዘንቶኞች የተቻላችሁን መጠን ብትለግሱ አይሻልም አተውም ብሎ ደነገገ ይባላሉ። በዛን ጊዜ 10 ሳንቲም አውጥተው ላዘንቶኞች መጽሐፍ ተጻፈ ይችሉ ማለትም መጽሐፍ ይዘው ጻፉ ይባላል። ገሊ 10 ሳንቲም ኋላ ሀሜዞ ደረሰ አሉ። በአስር ሲኪያት ኋላ ሀሜዞ ሀሽልንግ እየደረሰ ሀሜዞ እየደረሰ ብዙ መጣል እና ያው እንግዲህ ስታንድ ብር ደርሷል በኢትዮጵያ። አሁን በዚያ የተነሳ ይኸው ከዚህ ሀገር መጥታ ያች ድንጅ የተደነዘጀ ቄስ ብርሃን ባሩክ የደነደዷት ድንጅ መጥታ ከዚህ ሀገር ይሁል ቅሶ ሲሆን ይሰጣለኝ እንደ መጠኑ ይሰጣል። ከዚህ ሀገር ያው አለም ሀገር ነው።
0: ከዚህ ጋር ተያይዞ የህግ ጠበቃ ቢቢቶ እንደሚታወቀው የኛ ማህበረሰብ ሀዘን ላይ በተለይ ሀዘን ላይ የሚሰበሰብ ገንዘብ አለ። መጠኑ ቋሚ አይደለም። ሰው የሚችለውን ሁሉ ለሀዘንተኛ ቤተሰብ እንዲያግዝ ተብሎ ያው መቼም ሞት ድንገተኛ ስለሆነ ገንዘብ ይጣላል እና እንደው ከዚህ ከሚጣል ገንዘብ ጋር ያለው ልምድና ባህላዊ ትስስርስ እንዴት ይታያል? የሚበረታታ ነው ወይስ እንዴት ነው? አስተያየት ካለ።
1: ይሄ በጣም የሚበረታታ ነው። በኢትዮጵያም እኮ ይገርምሻል ከ50 ከ60 ዓመት ወዲህ የመጣ ነው። አንዴ ጎንደር ዙሪያ አምቦቨር ውዛባት ሰራም የሚባል አካባቢ የሆኑ ቄስ ይሞታሉ አሉ እና ሰው ሲሞት ትልቅ ሰው በተለይ ከብት መታረድ አለበት በሬ። እዚያ ቄስ አንድ በሬ ነበረው። እንዴ ይህን ያህል ቄስ ሞቶ ዝም ብሎ እንዴት ይሆናል በማለት ያን በሬ ወስደው አረጉ ቄሳ ውስጥ ማለት ነው። እና ከዚያ በኋላ አንዱ ቄስ ተነስቶ ምናሉ በሉ እንግዲህ ከዛሬ ጀምሮ ለሞተ ሰው ብሎ ቤተሰቡ ራብ የሚያልቅበት ምክንያት የለም። እያንዳንዱ ቀብር የሚመጣ ልቅሶ የሚመጣ የቻሌውን ያህል ገንዘብ ያስቀምጥ ተብሎ በተወሰነው መሰረት ህዝቡ አውቆ ጥሩ በሬ ገዝተው ለቤተሰቡ ሰጡ በመባል ይታወቃል። ከዚያን ጊዜ ጀምሮ ይህ ጉዳይ እየዳበረ ነው። እስራኤል ሀገር በተለይም መስገነው ደህና ነው። ህዝቡ ይሰራል፣ ከቢጦ ህብም ይቀበላል። ብዙውን ጊዜ የገንዘብ ችግር የለም። ስለዚህ ልቅሶ ሲሄድ እንጃ ከ20 ከ50 ብር በታች የሚሰጥ የለም። ሁሉም ይሰጣል። የአውቶቡስ ይሰጣል። የከተማው ነዋሪ የሆነ ሰውየው የሞተበት ማበሩንና የአውቶቡስን ጨምሮ ይሰጣል እና ይህ ገንዘብ ለሚታረደው ከብት ለሚገዛው ቢራ ለሚደገሰው በሙሉ በደንብ ይረዳል። በጣም ጥሩ ባህል ነው፣ መዳበር ያለበት ነው። በአበው ሲሰሩት ምን ይላሉ? 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው እንደሚባለው ነው። እና በጣም መዳበር ያለበት ሁኔታ ነው። ጥሩ ነው።
0: አዎ፣ ይሄ ገንዘብ መዋጮ በሀዘን ጊዜ የሚደረገው የገንዘብ መዋጮ እውነት ነው፣ ቤተ እስራኤላውያን በኢትዮጵያ እንደጀመሩት ይነገራል። ብዙ ሰው ነው ይህን ሀሳብ ሲያነሳው መሰማ። ኢትዮጵያ አሁን ተለምዶ በመላው ኢትዮጵያ ማለት ይቻላል እንግዲህ በተለይ በሰሜኑ አለ በማንኛውም ለቅሶ ገንዘብ እንደዚህ ይሰበሰባል በድንገት። እና መነሻ ታሪኩንም በተለይ ደግሞ መነሻ ታሪኩን በግልጽ ነው ያስረዳህን የህግ ጠበቃ አቢቢተው፣ በጣም ነው የምናመሰግነው። እንግዲህ
2: አዎ፣ አያቴ በጣም ትልቅ ሰው፣ አዋቂ ሰው፣ ቄስ ብርሃን ባሩክ አምቦበርን ኡዛባን ይዘው ሰኖራ ጻድቃ የሚያውቀው ሀስት ሀገራችን ማውሪ በለሳ በጣም በጣም በጣም የመሩ ናቸው። አገርን በአገር የተጠሩ በኢትዮጵያ ስማቸው የተጠራ የነገሰ የነጠረ ነው ስማቸው። እና ያው እንግዲህ ከዚያ ኢትዮጵያ ታሉ የዚህ ሀገሮች ዳቶች ተመርጠው ሂዳቸው የቄስ ብርሃንን ባሩክ ይዛችኋቸው ነው ተብለው ተላኩ አሉ። አሁን እስቶ የኢትዮጵያ ድረስ ቄስ ብርሃን ባሩክ ይጠራሉ ለኢየሩሳሌም ተብለው ሳስቡት ተለታት አንድ ቀን ሳስቡት ተጠርተው
0: መጡ።
2: ያው ሶስትናቸው ልጆቻቸውን ይዘው ወደዚህ መጡ። አዎ።
0: እሺ፣ ወይዘሮ ሰላማ በጣም እናመሰግናለን ስለሰጠሽው አስተያየት። መልካም ቀን ይሁንልሽ። ኢትዮጵያ ቤተ እስራኤላውያን በአንዳንድ ከተሞች በድር ተደራጅተው እየተጠቀሙበት በዚህ ባህል በሰፊው እየተጠቀሙበት ይገኛል። ከነዚህ ከተሞች መካከል አንዷ የቅራት ጋት ከተማ ናት። በቅራት ጋት ከተማ የእድር አባል የሆነችው ወይዘሮ ክብካብ ቸኮል ስለ እድሩ እንዲህ ትለናለች።
3: እኔም በአድሉን ስለሰጣችሁኝ በዚህ ስለምታሳትፉኝ በጣም አመሰግናለሁ።
0: እሺ ክብካብ፣ እድር እንግዲህ በኢትዮጵያ በተለይ በከተሞች በሰፊው ያው የተለመደ ትልቅ መረዳጃ ማህበር ነው። እዚህ ሀገር እስራኤል ሀገር የምንኖረው እኛ ቤተ እስራኤላውያን እድር ብዙም የተለመደ አይደለም ነው ምንለው። አሁን ግን በአንዳንድ ከተሞች እንደሆነ አሁን ሳይሆን ቀደም ብሎም እንደጀመረ ነው አሁን የምሰማው። አንዳንድ ከተሞች ላይ በጣም የተደራጀ እድር እንዳለ እየሰማሁ ነው። እንግዲህ ከነዚህ ከተሞች መካከል አንቺ የምትኖርባት ከተማ ቅራት ጋት አንዷ ናት።
3: አዎ፣ ቅራት ጋት እንደማካበት ካልሆነ የሚወዳደራት ያለ ራሱ አይመስለኝም። እና በእውነት
0: ሁሉም የየራሱን ከተማ ያደንቃል
3: በሚለው አሁን ሌላ ከሌላ ሀገር ሰዎች ራሱ ብትጠይቅ እንደዛ ነው። መጠው ደርሰው እንደዚህ በለቅሶም በደስታም ሲመጡ አድንቀው በጣም እንደዚህ አይነት ነገር አይተናናቅም ኢትዮጵያ የቀረ በጣም ደስ ይላችሁ ምናምን ነው የሚል ነው። ሁለት ጉዳት ባንለውም ተጽዕኖ ደግሞ ይኖረዋል።
0: ለምሳሌ
3: አሁን ለምሳሌ እድሩ ግዴታ አንቺ ተመቸሽ አልተመቸሽ ወይ ባልሽ ወይ ሚስት ከዛ እድር መገኘት አለበት። አንድ ህግ ነው። ጥቅሙ ምንድን ነው? ሀዘንም ደስታም ሲኖር ሳትጨናነቂ እድርሽ አለ። አንቺ እንደተሳትፎሽ መጠን ማለት ነው። አንቺ ምተሽ ከሆነ ያም ሰው ይመጣል ወደ አንቺ እና በልበ ሙሉነት ነው ያን ነገር ስታደርጊ የድሬ ሰው ያግዘኛል የድሬ ሰው አለልኝ ነው በደስታ። በሀዘንም ደግሞ በቃ ሁሉንም ነገር የሚገርምሽ የድሩ ይነገራል አሉ እንትኖች አለ እንትን ምንድን ነው ይባል እንደ የድሩ ተወካዮች አሉ ከሁለቱም ግሩፕ እና ከሁለቱም ግሩፕ ሆኖ ማለት ነው። ከዚህኛው ግሩፕ ባይኖሩም የዛኛውንም ግሩፕ እገዟቸው ይባላል ከዚህኛውም እገዟቸው ይባላል። ከከሌ እንትን አለ ነገ ደግሞ ከሌ ለቅሶ እንደዚህ ያለው እንደዚህ ቀብራለ እንደዚህ ይነገራል። ሁሉም ሰው የራሱን ኃላፊነት ወስዶ ነው እዛ ላይ የሚገኘው። በግዴታም ሳይሆን ኃላፊነት ተሰምቶት ነው
0: በፈቃደኝነት።
3: አዎ፣ በፈቃደኝነት ነው። የዚህ እንግዲህ የእድሩ የዚህ የማህበሩ አንድ ህግ ነው። በዛ ላይ ደግሞ ውጭጩ ደግሞ ማንም መቅረት የሌለበት አለ፣ መዝገብ አለ፣ የስም ቁጥር አለ። ለምሳሌ እኔ እናንቺ ከድሩ ብንሆን እኔ 10 ቁጥር በሆን ቀጥታ ደሽ የሆነ በደስታ በሀዘንም እዚህ ላይ በሀዘን በ50 ብር ነው የሚጣለው
0: 10
3: ቁጥር ትያለሽ። ማንም ሰው የድሩ እንትን ነው በፈረቃ ነው የሚይዙ የመጣው ሰው ይታተፋል። ይዛል ያንን ብር ይተበስባል አንደኛው ሰው ያስተናግዳል አንድ ሰውችን እንትን ይንሰባሰባል እንደዚህ ማስተናገድ እና ሁሉም የራሱ ስራ ክፍፍል ይሄ የኔ ስራ ነው ሳይል እዛ ላይ ክፍተት ያለውን ቦታ ሞልቶ ይገኛል የድሩ አባል የሆነ ሰው ማለት ነው በዛ ሰዓት ያን የድርተኛው ሰው የደረሰበትን ችግር ብቻ ነው የሚያስብ ምን ይጎላል ወይም ምን ይሆናል ሰውን ማስተናግዳል አያስብም ይህ ትልቅ ጥቅም ነው ማህበራዊ ግንኙነትን ያስተሳስራል የስራ ጫናን ይቀንሳል ገንዘብንም ወጪንም አንቺ በየሄድሽ ቤት የምትይውን ነገር በዛ ሰዓትም
0: ሀዘንተኛ ቤተሰቦች ድንገተኛ ወጪ እንዳያወጡ ያው ይጠቅማል ያግዛል
3: እሱን ነው የምልሻው ኢኮኖሚያዊ ማህበራዊ እና ምን ልበልሽ ጊዜንም ሁሉ
0: የጉልበትን
3: ያግዛል
0: ልክ ነሽ ኢኮኖሚያዊ ማህበራዊ እና ደግሞ የጉልበት አሁን እንዳልሽው ይሁን ሁሉ ሰው አዘንተኛው ብቻ ቢሆን አይሰራውም ይሁን ሁሉ ስራ
3: ብቻውን እዛ ላይ ሰዎች አሁን እድር የሌላቸው ሰዎች አሁን ብዙ ነገር ክፍተቱ ነው የሚታየው እድር ያለው ሰው ግን በዛ በእድሩ አማካኝነት የሚገርምሽ 7 ቀን እንኳን ሲቀመጥ አንድ ቁጥር ሁለት ቁጥር ሶስት ቁጥር ተብሎ ተመድቦ እንደኛ አድርን ያለውበት ድር ሄዶ ያስተዛዝናል ጧት ላይ ቡና ተፈልቶ አንድ አምስት አስር ሰዎች ይላሉ ከሰዓት እንደዛ ማታ እንደዛ አዘንተኛውን ራሱ አዘኑን እንዲራሳ በዛ ሰዓት እንኳን ሰዎችን አይቶ እንዲጽናና ከዛም በኋላም ደግሞ በሰላሳው አብሮ ነው በተባቱ አብሮ ነው ወንዶች ትጋ ከተፋ ነው ሴቶች ሊጡን እንጀራውን ወስዶ ጋግረው ሲመጡ ምንም አታቂም በቃ እነሱን የሚያወቁት ራሳቸው ነው እንትና እኔ ትልቅ ከተማ ስም ባልገልጽ እኔ ከተማውን ትልቅ ከተማ ተብሎ ዞር ብሎ ማያዩ ባለቤቱ ከአዘኑ በላይ ምን ልሰራ ነው እንዴት ነው የሚደረግ ብሎ ሲጨነቅ ምናምን ነው ያየውበት እንደገና
0: እስከ ሰላሳው ቀን ድረስ ያው ስራ አብሮ ናቸው ማለት ነው የእድር አባሉ ያግዛሉ
3: የእድር አባሉ ያግዛሉ እና እንግዳሽ ከሌላ ሀገር የሚመጣው ምንም ሳትታገጂ ነው የምትሸኝ እድሩ ነው የሚሸኝ ያን አሁን ጥቅሙ ነው ጉዳቱ ደግሞ አንቺ ሳይመችሽ ከቀረሽ ሁሌ ማስተታተፊ ከሆነ ሰውም እድር ስላለሽ ብቻ አይደለም ብሩን ጥሎልሽ ይሄዳል ተሳትፎ በቂ የሆነ ተሳትፎ ሊኖርሽ ይገባል እንደገና ከኛ እድር ምን አለ በሀዘን ብቻ መገናኘት ብቻ ሳይሆን በአመት አንዴ ዝግጅት አለ ብር ይወጣና ተሰብስቦ አዲስ ሲገባ ማስተዋወቅ የነበሩትን ደግሞ በቃ ምን ሰራን በዚህ አመት ምን እናድርግ ተብሎ ደግሞ አለ
0: ጉባኤ ማለት ነው
3: ደስ ይላል ብር ተዋጦ በግታርዶ ምናምን የራሳችን ቀን ይኖረን ተብሎ እንደዛ ነገር ይደረጋል ከኛ አይደል
0: ስለዚህ በሀዘን ብቻ ሳይሆን ሆን ተብሎ እንደዚህ አመታዊ ጉባኤ አለ መገማገሚያ
3: እንደገና ውጭጭ እንደዚህ ከድሩ የሆነ የተቸገረ ካለ የሆነ ችግር የገጠመው ሰው ካለ እንደዛ ምትለባበሻል በቃ እንደዚህ ከኛ አይደል እንደዚህ
0: አንዳንድ ድሮች የአካባቢን ጸጥታ ጽዳትና ልማት በጋራ ለማስጠበቅም ይሰራሉ የተለያዩ የበጎ ስራዎችንም እንደሚሰሩ ይታወቃል
3: ዳው ይገባ እንደዚህ የሆነ ተከገረም ካለ ያው አጣል ግሩፕ ከዛ ማልፎ የሆነ ለነብስ ደግሞ አንዳንዴ አዋጥፍ እንደዚህ ምርዳ እንደዚህ
0: እንደ ጽዳቃ
3: ናው
0: እና መሰግናለን ክብካብ ሰላሙኝልን አድማጮቻችን አስተያየታችሁን አድርሱን የዛሬው ፕሮግራማችን ይሄን ይመስል ነበር በዝግጅታችን ያላችሁን አስተያየት አድርሱን በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን እስከ ሳምንት ቸርን ሰንብት ወርቅነሽ እሸቴ ነኝ

የተከበራችሁ አድማጮቻችን የምሽቱ ስርጭታችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ስለተከታተላችሁን ከልብ እናመሰግናለን።

የተከበራችሁ አድማጮቻችን በስርጭታችን ስንጀምር መጀመሪያ ላይ ቀደም ሲል የቴክኒክ ችግር ነበር። በቴክኒክ ችግር ምክንያትም ያው በስልክ ውይይት የተነጋገር ነው። ምናልባት በስርጭቱ ገብቶ ከሆነ ይቅርታ ለመጠየቅ ነው። አንዳንድ የቴክኒክ ችግር ያጋጥማል። መጨረሻ ላይም ሁሉም ያዘጋጀ ነው ዜና አልተሰማም ይመስለኛል። አሁን እንግዲህ ለቴክኒክ ችግሩ ይቅርታ እየጠየቅን ዜና የቀረውን ዜና እናሰማለን። እስራኤል ከኢራን ጋር ጦርነት ባካሄደችበት ጊዜ በአዘርባጃን በሚስጥር የከፍተኛ ኮማንዶ አባላትን አሰልፋ እንደነበር ተገለጸ። በአዘርባጃን የነበረው ሚስጥራዊ ጣቢያ እስራኤል በመካከለኛው ምስራቅ ወታደሮችን አሰማርታባቸው ከነበሩት ካምፖች መካከል አንዱ እንደነበር CNN በዘገባው ገልጿል። አየርላንድ ሚኒስትር ኢታማር ቤንግቪርና ሚኒስትር በጸሬል ስሞትሪችን ወደ ግዛቷ እንደማታስገባ አሳወቀች። የአየርላንዱ ጠቅላይ ሚኒስትር በአውሮፓ ህብረት ጉባኤ ላይ ባሰሙት ንግግር ሁለቱ ሚኒስትሮች የሚፈጽሙት ተግባር ተቀባይነት የለውም በማለት ከዚህ በፊት ወደ ግዛታቸው እንዳይገቡ ከከለከሉ የአውሮፓ ሀገራት ጋር እኔም ሐሳባቸውን እደግፋለሁ፣ ሁለቱ ሚኒስትሮች ወደ ግዛታችን አይገቡም ማለታቸው ተገልጿል። የሊባኖስ ጠቅላይ ሚኒስትር ኢራን ሀገራቸውን ለጦርነት ማካሄጃ በመጠቀም ጥፋትና ውድመት አድርሳብናለች ሲሉ አወገዙ። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ሀገራቸው ከእስራኤል ጋር የተኩስ አቁም ስምምነት ከደረሰች በኋላ ከአምባሳደሮች ፊት ለፊት ባሰሙት ንግግር ስምምነቱን የሚቃወመው የመጀመሪያው አካል የኢራን አብዮታዊ ዘብ ነው ያሉ ሲሆን ይህም ጦርነቱ የኛ ዓለም መሆኑንና በመድራችን ላይ ህዝባችን መስዋዕትነት እየከፈለበት ያለ መሆኑን የሚያረጋግጥ ነው ብለዋል። የሊባኖስ ጠቅላይ ሚኒስትር ዓለም አቀፍ ተወካዮች በተገኙበት የኢራንን አብዮታዊ ዘብ በመድራቸው ላይ ህዝባቸውን ያስጨረሰ ያለ ጦርነት መካሄዱንና ሁለቱ ሀገራት የደረሱበትን የተኩስ አቁም ስምምነት የኢራን አብዮታዊ ዘብ የመጀመሪያ ተቃዋሚ ነው ማለታቸው አግራሞትን መፍጠሩ ተገልጿል። በእድሜ ከነሱ በሚያንሱ በተመሳሳይ ክፍለ ጦር የሚያገለግሉ ወጣት ወታደሮችን አንገላተዋል ተብለው የተጠረጠሩ 9 ወታደሮች በቁጥጥር ስር መዋላቸው ተገለጸ። ተጠርጣሪ ወታደሮች በሚያገለግሉበት ክፍለ ጦር አባል የሆኑ በእድሜ የሚያንሷቸው ወጣት ወታደሮች ላይ ፓዛም በተባለው ወታደራዊ ቃላትን በመጠቀም በሚያደርጉት የጨዋታ ጊዜ እንደደበደቧቸውና እንዳንገላቷቸው ተገልጿል። ምርመራው የተጀመረው ለወታደራዊ ፖሊስ ምርመራ ክፍል አቤቱታ ከቀረበ በኋላ ሲሆን ወታደራዊ ፍርድ ቤቱ የ7ቱን የስራት ጊዜ እስከፊታችን እሁድ እንዲራዘም ያደረገ ሲሆን የ2ቱ የስራት ጊዜ ደግሞ እስከፊታችን ሰኞ መራዘሙ ተገልጿል። ድርጊቱ ረጅም ጊዜ የቆየና በወታደሮች ላይ በተደጋጋሚ የተፈጸመ ድርጊት መሆኑን የገለጸው ወታደራዊ አቃቤ ሕጉ ሁኔታው ከባድ ትኩረት ተሰጥቶበት ምርመራው እንዲካሄድ ሲል ጥያቄ ያቀረበ መሆኑ ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገ ከዛሬው ጋር ተመሳሳይ ሆኖ የሚቀጥል መሆኑን የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን እንግዲህ የምሽቱ ስርጭታችን ይህን ይመስል ነበር። ቀደም ሲል ለደረሰው የቴክኒክ ችግር ይቅርታ እንጠይቃለን። ምናልባት እንግዲህ ሙሉ በሙሉ ዜናው ተሰምቶ ካልሆነ አርዕስተ ዜናዎችን በድጋሚ እናሰማለን። በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት የተደረሰውን የተኩስ አቁም ስምምነት የሊባኖሱ ጠቅላይ ሚኒስትር በመደገፍ ኢራን በምድራቸው ላይ ጦርነት እያካሄደች መሆኑን ገለጹ። በአሜሪካና በኢራን መካከል የሚካሄደው ድርድር አሁንም ግልጽ ባልሆነ ሁኔታ እየቀጠለ መሆኑ ተገለጸ። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ይህን ይመስል ነበር። እናመሰግናለን። ነገ ጧት 6 ሰዓት ላይም ስርጭት ይኖረናል። ለቴክኒክ ባለሙያው ለዛፈር ሰላም ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። መልካም ምሽት ይሁንላችሁ። ሻባት ሻሎም። አሁን ሙዚቃ ነው።